0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልኝ ተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የለተ ጧት የሐሙስ ጧት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራያን ዘመን አቆጣጠር አየም 5 ካፍ ኪሜል በአቭ ሄታፍሽን ፔፋቭ ለአውሮፓ ዘመን አቆጣጠር 6 ኦገስት 6 2026 እንደ ኢትዮጵያ ዘመን አቆጣጠር ሐምሌ 30 2018 ነው። ስርጭታችን እንደተለመደው እስከ ጧቱ 7:30 ይቀጥላል። የቴክኒክ ባለሙያችን ናቲ ብላንኬት ስቱዲዮ ተረኞች ሻየው ደቁና አይቸው ባየነን እንደተለመደው ስርጭታችን በዜና እንከፍትና ጋዜጦች ላምባቢያን ምን ይዞ ቀረው የሚሉትና ያያለን። ከዛም በማከታተል ስልኩ ይትና ጥሩ ፕሮግራም ዛሬ ሻየው አዘጋጅቶልናል። ሁሉንም እንግዲህ በሰዓቱ ይዘን ቀርባለን። ከዛ በፊት ግን ዜናውን በሻየው ደቁ
3: አመሰግናለሁ አይቸው ባዬ ጤናስጥልን እንደምን አደርክ። እንግዲህ ለስቱዲዮ መጀመሪያ ለመላ አድማጮቻችን ሚያውደ መከፈቻ ይሁን መልካም ቀን የታደራችሁ ብለ ቡራኬ አስተላልፍኩና ደግሞ ጭማሬ ያደረኩበትና ዜናውን ማይክሮፎኑ ከተረከው አርስተ ዜና የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እንቅስቃሴውን በመቀጠል ኮለለሊት ላይ ጸረ ሮኬትና መድፎችን ወደ ጠላት ኢላማዎች ተኮሰም። በእስራኤላውያን አረብ ማህበረሰብ ውስጥ የግድያ ወንጀል እንዲህ እንደቀጠለ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ ከባድ ጦር መሳሪያ ሊኖራት እንደማይገባም በተደጋጋሚም ተናገሩ። የኢራኑ ፕሬዝዳንት በሀገሪቱ ከፍተኛ አመራሮች መካከል አለመግባባቶች እንዳሉ ፍንጭ ሰጡ። የመኪና አደጋዎች በመቀጠል በማዕከላዊ እስራኤል በተከሰቱ ሁለት የትራፊክ አደጋዎች 3 ሰዎች ከፍተኛ ሁኔታ ቆሰሉ። የኢምቦላ ወረርሽኝ በሽታ በዲሞክራቲክ ሪፐብሊክ ኮንጎ በበሽታው 1801 ሰዎች መሞታቸውን አስታወቀች። የሚሉት ዋናዎቹ ናቸው። ዜና በዝርዝር እንሆ። በእስራኤላውያን አረብ ማህበረሰብ ውስጥ ግድያ ወንጀል ተቀጥሎ ሌሊቱን በቲራ ከተማ ኗሪ የሆነ የ57 ዓመቱ ዛኢድ ባሻራ በመኪና ውስጥ እንዳለም በተተኮሰበት ጥይት ተገደለም። የግድያ ምክንያት ከቀጣይ የደም ግጭት ጋር የተያዘ ነው ተብሎ እንደሚገመት ፖሊስ ገለጸ። ጥርጣሬ ሁኔታም ካን ዜናም ቃል አቀባይ ሃዳስ ግሪንበርግ እንደዘገበችው ከሆነ እስካሁን የተጠረጠረ አካል መያዙን ገልጻለች። በተጨማሪም የሟች ሚስት ሱዛን ከአንድ ዓመት ገደማ በፊት መገደሏንም ዘግባለች። አንዲት የሕግ ጠበቃ ታሰረች። ተጠርጣሪዋ ጠበቃ ለአንድ እስረኛ አእምሮ አደንዛዥ እጽ አቀብላለች በሚል ተጠርጥራ ታስራለች። ፍርድ ቤት የእስራት ጊዜዋ ለአራት ቀናት አራዝሟል። የቤተሸሜሽ ከተማ ነዋሪ ጠበቃ እድሜዋም 30 ዓመት ገደማ የሆነችም እጽ የያዘ አጠራጣሪ ቦርሳ ለእስረኛው ማስተላለፏን የሚያሳይ ቪዲዮ ምስል መኖሩ ቢታወቅም በእሷ ላይ የቀረበውን ክስም ጥያቄ አስተባብላለች። ቃል አቀባያችን ኦርሊ አልካላይ እንደዘገበችው ከተገኙ በኋላ በተደረገ ፍተሻ እስረኛው ላይ ተደርጎ በነበረ ፍተሻ ለ30 ገደማ የሚሆኑ የከኒን እጽ የያዘ ቦርሳ ተገኝቷል። በሊባኖስ ያለው ውጥረትን በተመለከተ በሊባኖስ እያደገ የተባባሰ ከመጣው ውጥረትም አንጻር የእስራኤል ባለሥልጣናት ሂዝቡላ የተባለው ቡድን የተኩስ አቁም ስምምነቱን መጣሱን መቀጠሉ ገለጸ። ከእነዚህ መካከል ሱስ ተብሎ የሚታሰብ ተጨማሪ ወታደራዊ እርምጃዎች እየተመረመሩ ናቸው። የፖለቲካ አመራር የካን ዜና ዘጋቢ ኢታይ ብሎመንታል በካን ዜና እንደዘገበው ከሆነ ምላሽ እርምጃዎች ለፖለቲ

0: በተደጋጋሚ ተናገሩም። ከቴራን ጋር ስምምነት ላይ መድረስ እንደሚመርጡና ሰዎችን መግደል እንደማይፈልጉ ተናገሩም። ቃል አቀባያችን ናታን ጉትማን ከዋሽንግተን እንደዘገበው የአሜሪካ ፕሬዚዳንት ላስ ቬጋስ ውስጥ በተካሄደ ስብሰባ እንደገለጹት አስተዳዳሪያቸው ከኢራን መንግስት ጋር ግንኙነት እንዳለው ገልጸው ምን እንደሚፈጠር እናያለን ብለዋል። እንዲሁም ከኢራን ጋር ያለውን ጉዳይ እንዳለቀ የነዳጅ ዋጋ እንደሚቀንስም ተናግረዋል። በምዕራብ ሚሽጋን የዲሞክራቶች የሴናት ቅድመ ምርጫ ስላሸነፈው አብዱል አልሳኢድን ትራምፕ ሲናገሩ እሱ ይሁዲዎችን ይጠላል፣ እስራኤልንም ይጠላል፣ በልብ ውስጥ ደግሞ በሚቃጠል ኃይል ይጠላቸዋል። ይህንን ሊያቆም የሚችል ነገር የለም ሲሉ ተናግረዋል። ውጥረት በፋረስ ባህረ ሰላጤ ትናንት በኦማን የባህር ዳርቻ አቅራቢያ በሚገኝ በሆርሙዝ ባህር ወሽመጥ ሲጓዝ የነበረ አንድ መርከብ ሁለት ፍንዳታዎች መሰማታቸውና ይህም የብሪታንያ ንብረት መሆኑ ተዘገበ። የጉዳዩ ሁኔታ መርከቧ ሆነች ሰራተኞች ደህና መሆናቸውን ተገልጿል። የቦታው ሁኔታ የብሪታንያ የባህር ወኪል ባወጣው የማስጠንቀቂያ መግለጫ ክስተቱ ከኦማን ኩምዛ መንደር በስተደቡብ ምስራቅ አካባቢ መሆኑን በፍንዳታው በሰው ላይ ጉዳት አለመድረሱም ዘግቧል። የአሜሪካው ምክትል ፕሬዚዳንት ቫንስ በምዕራብ ሚሽጋን የዲሞክራቲክ ፓርቲ የሴናት ቅድመ ምርጫ ድልን ያሸነፈውን የተራማጅ ዲሞክራቲክ እጩ አብዱል አልሳኢድ ድል አስመልክቶ አስተያየት ሰጥተዋል። የድሉ ሚስጥር የቫንስ ማብራሪያ እንደሚያሳየው የእጩ ሴናት በአብዛኛዎቹ የተመሰረተ በሀብታሞች ነጮች እና ሊበራሎች እንዲሁም አዲስ ወደ አሜሪካ በስደት የገቡ ስደተኞች ድምፅ ላይ ነው ተብሏል። የኢምቦላ ወረርሽኝ በኮንጎ የዲሞክራቲክ ሪፐብሊክ ኮንጎ በበሽታም 1801 ሰዎች መሞታቸውን አስታወቀችም። የታካሚዎቹ ቁጥር በአፍሪካዊቷ ሀገር 3973 በቫይረስ የተያዙ ታማሚዎችም መረጋገጣቸው ተገልጿል። መረጃው የዘገበው ሮይተርስ የዜና ወኪል ነው። የአየር ጸባይ ሁኔታ ትንበያ በዛሬና ነገ በከፍተኛ ተራራማ ቦታዎችና በሀገሪቱ ውስጣዊ ክፍሎች የሙቀቱ መጠን በሂደት በትንሹ ይቀንሳል። በዚህም መሰረት በወቅቱ ከሚታወቀው መደበኛ የሙቀት መጠን ጋር ይመሳሰላል። ቅዳሜ እና እሁድ ትንበያ ደግሞ በቅዳሜ ዕለት የሙቀቱ መጠን በትንሹ ይጨምራል። በአብዛኛዎቹ አካባቢዎችም የሙቀቱ ሙቀታማ እንደሚሆን ነው የተነበየው። የዛሬ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም እና ሃይፋ አካባቢዎች 31 ዲግሪ ሴንቲግሬድ፣ ቴላቪቭ ከተማና አካባቢዋ 32 ዲግሪ ሴንቲግሬድ፣ ቤርሼባ ከተማና አካባቢዋ 34፣ ኢላት ከተማና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚሁ ነው። አይቸው
1: ሸያው ስለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋስቶሽ ላምባቢያር ምን ይዞ ቀረው የሚሉትን ዛሬ እንመለከታለን። እንደተለመደው ዛሬ እንኳን ሶስት ናቸው፣ ሶስት ጋስቶች ነው ፊት ለፊት የሚገኙት። ማዕሪብ እስራኤል ሀዮምና የዲዮት አርኖት ናቸው። ሶስቱም በተለያየ ርዕሶች ነው በመጀመሪያ ሽፋናቸው ላይ የገለጹት። በማዕሪብ በምንጀምርበት ሰዓት በተለይ ምርጫው እየተቃረበ ነው። ብሔራዊ ምርጫ ምንሄድበት ሁለት ወር ተኩል ገደማ እየቀረው ነው። በዚህ ውስጥ እንግዲህ ጥናታዊ ግምት ምን ውጤት ይሰጣሉ የሚለው በሰፊ የተመለከተበት ሁኔታ አለ። ይቅርታ፣ በደቡብ ሊባኖስ መከላከያ ሰራዊታችን የሚወስደውን ዘመቻ እንደቀጠለ ነው። እዚህ ላይ አሁን ስቱዲዮ ከገባን በኋላ ነው የተነገረን ዜና፣ ሳዛኝ ዜና ነው። ሁለት ወታደሮቻችን በተቀበረ ፈንጅ ፈንድቶ መጎዳታቸው በዚህ አሁን እነሱ መሞት ነው እዚህ አይተናል ሰምተናል። ነገር ግን የተጎዱ እንዳሉ እዚህ ጋዜጣ ላይ ተጽፎ ይታያል። መሞታቸውን ግን አሁን ጠዋት ነው ይፋ የተደረገው። ከዛም በዚህ በያዝነው ሳምንት ውስጥ በሬሾን ለጽዮን አንድ ጠበቃ መገደሉ እናስታውሳለን። የዚህ ጠበቃ ገዳይ በቁጥጥር ስር እንደዋለ እና የአእምሮ ችግር አለብኝ እያለ እየተናገረ እንደሆነ ያስታውቃል። ኢራን እንደምትለው ከኦማን ጋር በምናደርገው ድርድር ሰላም ላይ ደርሰናል በማለት የተናገረበት ሁኔታ አለ። ከፍተኛው ፍርድ ቤት ለሃይማኖተኛ አክራሪ ሃይማኖተኞች የመንግስት ያሰራጨውን ገንዘብ ወደ እነሱ እንዳይተላለፍ አግዷል በማለት የተጻፈ ጽሑፍም አለ። ሂዝቡላ በተደጋጋሚ የደረሰበትን የተኩስ አቁም ስምምነት እየጣሰ ይገኛል። በዚህ ዙሪያ ደግሞ እስራኤል አጠፌታውን ለመመለስ ከፍተኛ ቅድመ ዝግጅት አድርጋለች ይላል። ያው ቀደም ሲል እንደተናገርኩትም ሂዝቡላ አሁንም በቀበረው ፈንጅ ሁለት ወታደሮቻችን አጥተናል። የእስራኤል ኢታማጆር ሹም እንዳስታወቁትኝ ከአሁን በኋላ በይሁዳና በሰማሪያ ወታደሮች እንዳይዘዋወሩ አግጃለሁ በማለት የተናገሩት ሁኔታ አለ። ይህም እንግዲህ በይሁዳና ሰማሪያ ውስጥ ያለውን ሽኩቻ ለመቀነስ ሲባል ታስቦ የተሰራ ነው በማለት እዚህ ጋዜጣ ላይ በሰፊ ተጽፎ እናያለን። መከላከያ ሰራዊታችን በተለይ በደቡብ ሊባኖስ የሚወስደው እርምጃ እጅግ በጣም ያስደንቅና ጥሩ ውጤቶች የተገኙበት ነው። ነገር ግን አንዳንዴ ደግሞ የሚያስተቹ ሁኔታዎች እየተከሰቱ እንደሆነ በተለይ በአንድ በደቡብ ሊባኖስ ውስጥ በአንድ ትልቅ ሆቴሉ ያው መስተንግዶ አይሰጥም ለጊዜው ባለው ጦርነት ምክንያት። በዚህም ምክንያት በዚህ የእስራኤል ወታደሮች ያን ቦታ በቁጥጥር ስር ከዋሉ በኋላ ዕቃ መጋዘኑን በሚመለከቱበት ሰዓት አንዳንድ የሌሊት ልብሶችን፣ ጫማዎች፣ ሳሙናዎችን ለማስታወሻ እያሉ ወሰዱ የሚል ጽሑፍ አለ። ይህን የመሰለ ጀግና ወታደር በእንደዚህ አይነት ደግሞ ስሙ ሲወሳ ትንሽ እንትን ይላል። በዚህ ዙሪያ አሁን መከላከያ ይህን ሊያደረጉ እነማነች በማለት መመርመር ላይ ይገኛል ብለዋል። ኢራን እንዳለችው ከኦማን ጋር ስምምነት ለመድረስ በተለይ ሆርሙዝ የተሰኘውን የመርከቦች መተላለፊያ ባህር ወሽመጥ በማስመልከት ስምምነት ላይ ደርሰናል ይላሉ። ለዚህም ግን የመጨረሻውን ፊርማ ለማስደቅ ገና ናቸው። ነገር ግን አንዳንድ በዚህ የቅርብ የሆኑት ሲመለከቱ አዎ ለጊዜው ለአሁኑ የደረሱ መስሎ ይታያል። ያም ማለት እንግዲህ በዚህ መተላለፊያ መርከቦች ያላንዳች ግብር እንዲያልፉ ይደረጋል የሚሉ ይታለ። ነገር ግን ይህም በእስራኤል ግምቱን በሚወስዱበት ሰዓት በሚገመግሙበት ሰዓት ምናልባት ለስምምነት ለመድረስ 50-50 ነው የሚል ሁኔታ አለ። እንግዲህ ወይም ሊደርሱ ምን አይደርሱም ይችላሉ ማለት ኢራኖች ንብት ግን ጥቃቅን ነገሮች ቀርተውናል እነሱንም ለመቋጨት እንሞክራለን ይላሉ። በአዛ ውስጥ ብዛት ያላቸው ሮኬት ሚሳኤሎች መሬት ውስጥ ተቀብረው እንደተገኙ የሚያሳይ ሁኔታ አለ። በዚህ ዙሪያም እየተነጋገሩበት ይገኛል። ለዚህም ነው መከላከያ ሰራዊታችን
በፍጹም የአዛን በአሁኑ ሰዓት የሚቆጣጠረው ቦታ ለቆ መውጣት የለበትም በማለት የሚነገር ያለው ለዚህ ነው። ክብራትና ክብራን አድማጮቻችን ስትራችን እንደቀጠለ ነው። አሁንም ጋዜጦች ላምባባይን ዘቀረው የሚሉትን ያየን እንገኛለን። አሁንም በደቡብ ሊባኖስ ያለው ተጨባጭ ሁኔታ እንደቀጠለ ሲሆን ይሄም በተለይ ደግሞ አሁን የደቡብ ሊባኖስ ውስጥ ያለውን ክስተት መከላከያ ሰራዊት በሰፊው ጥቃት ለመጀመር ቅድመ ዝግጅት ላይ ያለበት ምክንያቱም ሂዝቡላ የተደረሰበትን የተኩስ አቁም ስምምነት እየጣሰ መጥቷል ያሉ ነው። በይሁዳና ሰማርያ ያለው ክስተት አሁንም እንደቀጠለ ሲሆን መከላከያ እንደሚያሳውቅ እንዳስታወቀው እንግዲህ ወደ 13 የሚሆኑ ቦታዎችን ካስለቀቅናቸው በኋላ እንደገና ተመልሰው ሂደው ይህን ቦታ እየገነቡ እየያዙት ነው በሚለው ዙሪያም በከፍተኛ ደረጃ የመከላከያን እንዳስቸገረው የሚያሳይ ሁኔታ ጽሑፍ አለ። ያየን እየሰማን ነው። ይህንም አስቸጋሪ እንደሆነባቸው መከላከያ ሰራዊት ያሳወቀው ሁኔታ አለ። በከፍተኛው ፍርድ ቤት በተለይ በጣም በሚገርም ሁኔታ አለ ኻሪዲሞች ወይም አክራሪ ሃይማኖተኞች ፓርቲ የሚተላለፍ ገንዘብ ከፍተኛው ፍርድ ቤት አስቆማቸዋል። በቁጥጥር ስር እንዲውል አድርጓል። ገንዘቡን ወደ እነዚህ እንዲልፍ አልተፈቀደላቸውም በማለት የተናገሩበት ሁኔታ አለ። ምርጫውን በማስመልከት ምርጫው 2 ወር ተኩል ገደማ እየቀረው ይገኛል። በዚህም በተለይ የክነሴት አባል የሆኑት ኸበር ክነሴት ዱዲ አምሳለም እንደተናገሩት ምናልባት የአይዚንኮት የሺር ፓርቲ ሊቀመንበር የሆኑትኝ ወደ ሊኩድ ፓርቲ ቢቀላቀሉ ወዳለው ሲሉ የተናገሩት ሁኔታ አለ። አሁንም በፖለቲካው ዘርፍ ምንሄደው ጠቅላይ ሚኒስትር ቢናሚን ናታንያው ለከፍተኛው ፍርድ ቤት ሚኒስትር ቤንጊብርን ከስራ አላባርም ብሎ መናገራቸውን እዚህም የተጻፈው ሁኔታ ይታያል። አዳዲስ ፓርቲዎች ብቅ ብቅ ማለታቸውም እየተነገረ ነው። በተለይ ኤርዳን በተባበሩት መንግስታት የእስራኤል አምባሳደር ነው ያገለገሉትና ወድልሽቴን በአንድ ላይ በመሆን አዲስ ፓርቲ አዋቅረዋል። ዛሬም ይፋ እንደሚያደርጉ የተናገሩ ይገኛል። ይህ እንግዲህ በጣም የፖለቲካው ዙሪያ የተጣበበ እየመጣ ነው ይላል እዚህ ጋዜጣ ላይ እንደተጻፈው። ትልቅ ከፍተኛ ባለስልጣን በሪሾን ለጽዮን ከተማ በአንዲት ግለሰብ ላይ በጾታ ትንኮሳ ተጠርጥሮ በቁጥጥር ስር ውሏል የሚል ጽሑፍም አለ። አሁንም በዛው በሪሾን ለጽዮን አካባቢ በአለፈው የተገደሉት ጠበቃ በሳቸው ዙሪያም ከፍተኛ መነጋገር የሆነ ሁኔታ አለ። የ24 ዓመት ዕድሜ ክልል ውስጥ የሚኖር ግለሰብ ራምሌ የሚኖር ነው። እንዴት መጥቶ እንደገደላቸውም ያው ከተወሰነ ከገድሎ ከጠፋ ከተወሰነ ጊዜ በኋላ መጥቶ እጁን ለፖሊስ እንደሰጠ በሰፊው ተጽፎ ይገኛል። አንዳንድ በበጎ አድራጎት ድርጅት የሚሳተፉ ድርጅቶች በተለይ በሙቀት ዙሪያ በተፈጥሮ የሚደርሰው ሙቀት ለመቋቋም ጭቅ በጣም ከፍተኛ ዋጋ ያስከፍላል። ሀገራችን ለዚህ ግን ብቁ አይደለችም በማለት የተናገሩበት ሁኔታ አለ። የኩላሊት ንቅለ ተከላ ሂደት በተለይ በእስራኤልና ካፕሪሲን ወይም ቆጵሮስ በከፍተኛ ደረጃ እየሰሩ የሚገኙበት ሁኔታ አለ። ይሄም ባንድ ላይ በመሆን ለዚህ በጣም የሚያስመሰግን ትልቅ ስራ ተሰርቷል በማለት 3 የዚህ አካል የሆኑትን ከነምስል ፎቶግራፋቸው ይዞ የቀረቡበት ሁኔታ አለ። ሱም እየታየ ይገኛል። በዚሁ መቀጠል አለበት ይላሉ። በዚህ ዙሪያም ወደ ኋላ አካባቢ ዞርለን ብዙም እንመለከተዋለን። ወደ እስራኤል ሀዮም በምንመጣበት ሰዓት እስራኤል ሀዮም ሀምላትሳ ይላል። እንግዲህ በከፍተኛ ደረጃ በመከላከያ ሰራዊት ከፍተኛ ባለስልጣናት አዛ በአሁኑ ሰዓት አዛን ቦታ ለቀን መውጣት የለብንም በማለት የጻፉት ጽሑፍ አለ። ምክንያቱም ይሄ ሊሆን አይችልም። አሁንም አዛ ውስጥ ሽብርተኞች አሉ። ብዙ መሬት ውስጥ ተቀብረው የተቀመጡ መሳሪያዎች አሉና ይሄን ማጥፋት አለብን አዛ በማለት በሰፊ ተጻፈ ይገኛል። ቀደም ሲል ይህን ጠበቃ አገዳደል ሁኔታ የሚያሳይ በእውነት ገዳዩ እንዴት
እንደ ዋዛ ወደዛ ቦታ በመግባት እንዴት ገሉት እንደወጣና መጥርሻ ላይ አሁን ደግሞ በቁጥጥር ኳለ በኋላ ያምሮ ችግር አለብኝ በማለት እየተናገረ የሚገኝበት ሁኔታ አለ። ይሄ እንግዲህ በቀን ላይ ነው እንግዲህ ዶሄን ነገር ያደረጉት። አሁንም ሐማስ በደፍተኛ ሁኔታ ራሱን እንደገና ያደረጀ ባለበት ቦታ እንዳለ የሚታዩ ሁኔታ አለ። ከፍተኛ ባለስልጣናት ይሄን ነገር እንደዚህ ይሆን ባለበት ሁኔታ በተለይ አሁን እስራኤል የምትቆጣጠረው ዙራስ ለቆ መውጣት የለበትም በማለት የሚናገሩበት ሁኔታ አለ ያስጠነቀቁ ነው። አንዳንዶቹ ደግሞ የጊዜ ጉዳይ ነው እንጂ ተመልሰን ሐማስ አዛውስ ከብተን እንዋጋለን የሚል ጽሑፍ በዚህ ጋስታ ላይ ይዘው ቀርበዋል። ቀደም ሲል የተናገርኩት ኢራን ከኦማን ጋር በመስማማት የሆርሙዝን ሁኔታ ለማሳየት ያለ ገደብ ያለ ክፍያ ያለ ግብር መርከቦች በነጻነት እንዲተላለፉ ቢያንስ በተወሰነ ጊዜ ያክል። በትናንትናው ዕለትም አዳዲስ ወደ ወታደር መከላከያ ሰራዊታችን የተቀላቀሉ ወጣቶች አሉ። እነሱም ወደ ወታደር ሲገቡ ያለውን በተለይ ካምፕ የመቀጠሪያ ካምፕ ደርሰው በዛ በጥሩ አቀባበል እንደተቀበሏቸውና በጥሩ ሞራል በከፍተኛ ሞራል እንደተወደ ወታደር ቤት የወታደር ግዛቸውን ሀ ብለው ትናንትና ጀምሯል። መልካም ድል በሰላም ግዳጃቸውን ጨርሰው በሰላም እንዲመለሱ እኛም ኮዲው ምኞታችን እናቀርብላችኋለን። ሰላም ሄዶ በሰላም ይመለሱ። በሶሪያ ደንበር ጥሰው የሚገቡ እስራኤላውያን በከፍተኛ ደረጃ ራሳቸውንም በአካባቢ ያሉት መከላከያንም ወላደጋ እየጣሉ ነው በማለት በዚፊው ተጻፈ ጽሑፍ አለ። ከአሁን በፊትም በዚህ ዙሪያ የተነጋገርንበትም ነበር። አንዳንድ ሃይማኖተኞች ሶሪያ ድረስ ተሻግሮ በመሄድ አዲስ ሰፈር ለመቆርቆር ከፍተኛ ጥረት የሚያደርጉ እንዳሉ እየተነገረ ይገኛል። ይሄ ደግሞ እጅግ በጣም አደገኛ ነው በማለት በሰፊው የተገለጸበት ሁኔታ አለ። በተለይ በአሁኑ ሰዓት በብሪታንያ በአስቸኳይ ዘመቻ ለማድረግ እያቀደች ነው ይላል። በተለይ ደግሞ በህግ አልባ የሚገቡትም ወይም ስደተኞችን በማስመልከት የስፔን ውስተት ወደ እኛም እንዳይደርስ በማለት ስጋት መስል ይሄን ለማድረግ እየጣሩ ይገኛሉ። የሄርጸል ቤተሰቦች ሄርጸል እንግዲህ ኤምቲርጹ ኤንዞ አጋዳብሎ የተናገረ ወይም ከፈለጋችሁ የሚያስጥላችሁ ነገር የለም ብሎ እንግዲህ የእስራኤል ሀገርን እንድትቆረቀር ዜብ ሄርጸል ሁላችንም እናውቀው ትልቅ በሱ ስምም ሀር ሄርጸል ተብሎ የተሰየመና በየአመቱም የእስራኤል ነጻነት ባል የሚከበርበት ተራራ ያለበት የእሱ ቅድመ ወላጆቹ አያቱና ሳባና ሳፍታ ምንለው አያቶቹ አስከሬናቸው ወደ እስራኤል መጥቶ ወደ በኢየሩሳሌም እንዲቀበር የሚል ሐሳብ ባለፈው ተገልጾ ነበር። ይሄም እውንሳሉ እንዳልቀ የተገለጸበት ሁኔታ አለ። ወደ የዲዮታርኖት በምንመጣበት ሰዓት ይህን በተለይ የዲዮታርኖት ደግሞ ጦርነቱን በማስመልከት ያስቀመጠው ጽሑፍ ከቆስለው በዚህ ጦርነት 9000 ወታደሮቻችን ቆስለዋል። ከዚሁ 700 ከ77 እጁ ወይም ፐርሰንት ተመልሰው ወደ ጦርነት ገብተዋል ካገገሙ በኋላ ማለት ነው። ምን ያህል ጀግንነት ጀብድ እየሰሩ እንደሆነ በጣም የሚገርም ነው። ኢራን አሜሪካ ያላት ተምዘግዛጊ ሚሳኤሎች ተራቁተውባታል የሚል ጽሑፍም እዚህ እናያለን። አንዳንዶች ደግሞ ሐሰት ነው ይላሉ። እዚህ ጋዜጣ ላይ ግን በኢራን ጋር በነበረው ጦርነት ተዛብቶባታል የሚሉም አለ። ከዛም በ77 እጁ ወይም ፐርሰንት ከቆሰሉ በኋላ ካገገሙ በኋላ ተመልሰው ወደ ወታደር ቤት ከመግባት ታግለዋል እየታገሉ ነው። በሊኩድ የሚካሄደው የውስጣዊ ምርጫን በማስመልከት ምናልባት አሁን የምናያቸው ብዙ ሚኒስተሮችና የክነስት አባላቶች በሚቀጥለው ልናገኛቸው እንችላለን። በተለይ እነዚህ ደግሞ አብዛኛዎቹ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ወዳጆች ናቸው የሚል ጽሑፍ አለ። ከዚህ የማደጎ ልጆችን በማስመልከትም የተጻፈ ጽሑፍ አለ። በእስራኤል 5321 የማደጎ ልጆች በ2025 የተመዘገቡ አሉ። ከእነዚህ ውስጥም
ቅርብ ቤተሰቦቻቸው የሚያድጉ 63 የሚሆኑት በቅርብ ቤተሰቦቻቸው የሚያድጉ አሉ። ወደ 80 የሚሆኑት ደግሞ ከሌላ ቤተሰብ በመሄድ የእድገት የተሰጣቸው ይገኛሉ። ዞሮ ዞሮ በዚህ ዙሪያ እስራኤል በከፍተኛ ደረጃ በበጎ አድራጎት የማሳደግ ችሎታዋን እየቀጠለችበት ያለችበት ሁኔታ ነው። በስፔን ውስጥ ባለፈው ሳምንት በዚህ ሳምንት መጀመሪያ ላይ እናስታውሳለን በስፔን ደንበር ጥሰው የገቡ በተለይ ሳውታ የተሰኘች በስፔን ከተማ ያው ሰሜን አፍሪካ ውስጥ የምትገኝ ጥሰው የገቡት ስደተኞች ያለ ውሃ ያለ ሕክምና ያለ ምግብ እየተሰቃዩ ይገኛሉ። ይሄም የስፔን መንግስት ተመልሰው በመጡበት መንገድ ተመልሰው እንዲሄዱ በማለት ምንም አይነት እርዳታ እየሰጣቸው አይደለም በማለት በከፍተኛ ደረጃ ወቀሳ እጅግ በጣም በሚያሳዝን ሁኔታም ፎቶግራፍ ምስል ፎቶግራፋቸው እዚህና ያለን ራሳቸው የሚቀመጡበት የሚተኙበት አፈር በቁም መቀበር ማለት ነው። እንደ ስዕሉ እንደምንመለከተው ከሆነ በጣም በሚያሳዝን ሁኔታ ከነውሃ እንኳን ከነመጀመሪያ እርዳታ ህክምና እርዳታ ምግብ ሳይሰጧቸው ካሉበት ቦታ አፍነው እንደያዟቸው የሚገልጽ ጽሑፍና ያለን ክብራትና ክብራን አድማጮቻችን ከመላ ጓደል ጋዜጦች ለምባቢያን ምን ይዞ ቀረበ የሚሉትኝ የስካውኑ ነበር። ወይቴና

0: ኢሳያው ወን ወደ ስቱዲዮ ከገባን በኋላ የሰማነው አሳዛኝ ዜና አለ። ይህም ሁለት ወታደሮቻችን በደቡብ ሊባኖስ እንደተሰው ነውና መረጃውን አሁን ደርሶሃል አንተ?
1: አዎ በጣም ያሳዝናል። በእውነትም ከሁለቱም ለወለ ይህን አሳዛኝ ዜና ለየወላጆቻቸው ተነግሯቸዋል። በማስቀደም ይህ በደቡብ ሊባኖስ ይብካም መኖሪያ ህንጻ የተጠመደ ፈንጅ ፈንድቶ ሁለት የአየር ኃይል አየር ወለድ ክፍለ ጦር ተዋጊ ወታደሮች የህይወት መስዋዕትነት ከፍለዋል። ከነሱም መካከል ሻለቃ ተጠባባቂ በሚሉም የሚያገለግል ሃርኤል በርንስቶክ እናም የ2855 ብርጌድ ጦር አዛዥ ዋና አዛዥ ሲሆን ሁለተኛው እድሜው ደግሞ የ55 ዓመት ሲሆን የኖክዲም ሰፈር ነዋሪ ነው። ሁለተኛው ደግሞ የመጋቢ አምሳለቃ ታሚር ባክኒን የምሉይም ተጠባባቂ ውትድና ግርግሎስ ላይ የነበረና እድሜው የ33 ዓመትና የኢላት ከተማ ነዋሪ ነው። ይህን እንግዲህ አሁን ያለው ሁኔታ በደቡብ ሊባኖስ አካባቢ የሂዝቡላ አሸባሪ የተኩሱን እየጣሰ በመሆኑን የሚያሳይ ነው።
0: ተኩስ አቁም ስምምነቱን እየጣሰ ነው።
1: እየጣሰ ስለሆነ የመከላከያ ሰራዊት በዋናነት የአየር ኃይል ሌሊቱን በርካታ የአሸባሪ ኢላማዎችን መሰረተ ልማቶችን በአየር ላይ ደብድቧል። ይሄ ሁኔታ አሳሳቢነቱና ያው ይሄ ነው አሁን የደረሰን ነው መጥፎ ዜና። ይህን ይመስላል እንግዲህ
0: ኢሳያው እናመሰግናለን። በእውነት የሚያሳዝን ዜና ነው። እንግዲህ ነፍሳቸውን ይማር ለሀገራቸው ተሰውተዋለኝ ነፍሳቸውን ይማር እንላለን። በማከታተልም ኢሳያው አሁን በተለይ መከላከያ ሰራዊት በአዛ ያለውን ተጨባጭ ሁኔታ በመመልከት አዛ አሁን ለደህንነት ብሎ መከላከያ የያዘው ቦታ አለና ያን ቦታ መከላከያ ሰራዊቱ ለቆ እንዳይወጣ በማለት በተለይ በመከላከያ ሰራዊት ከፍተኛ ባለስልጣናት እየተናገሩ ይገኛሉ። አደረጋ መድን እንላቸው ደግሞ ያው ፖለቲከኞች ወይ መንግስትም ይሄ በተደረሰበት ስምምነት መሰረት መልቀቅ አለባቸው የሚል ሁኔታ አለና እንድታዩአለ
1: ይሄን በምንም ታመር ሐማስ ሽብር ፈጣሪ ድርጅት ከኦክቶበር 7/2023 ዓመተ ምህረት በእስራኤል ላይ የፈጸመው ከባድ የሽብር ጥቃትን ተከትሎ የነበረው ሰፊ ጦርነት ላይ የእስራኤል መከላከያ ሰራዊትም ወደ አዛ ቀበሌ ገብቶ የተወሰኑ ቦታዎችን እየተቆጣጠረ ነው ያለው። ለዛም የቢጫ ድንበር ከልሏል። አሁን የያዘውን የተቆጣጠረውን ቦታ የእስራኤል ጦር ለቆ ይውጣ የሚል ዓለም አቀፍ ህብረተሰብ የረቂቅ አስተያየታቸው ለእስራኤል መንግስት እያቀረቡ ናቸውና ምንም ቢሆን ምን የእስራኤል መንግስት
0: ስምምነት አለ እዚህ ላይ። በስምምነቱ መሰረት አንደኛው ዙርና ሁለተኛው ዙር እኛ ኮንፌስ እንናገር የነበረና በሁለተኛው ዙር ስምምነት በሚፈጸም በሰዓት ሐማስ መሳሪያውን ማውረድ አለበት። ሐማስ መሳሪያውን ካወረደ በኋላ መከላከያ ደረጃ በደረጃ ያዘውን ቦታ ካዛ ለቆ ይወጣል ያል። እዚ ላይ ዋናው አሁን ሐማስ መሳሪያውን ሳይወርድ እንዴት ነው መከላከያ ሰራዊት መውጣት አለበት ተብሎ ጫና ሊደረግ የሚችልበት?
1: በምን ታምሮ አይወጣም። ይሄ ነው ዋናው የጦር ትጥቁን የመፍታቱን ሁኔታ መረጋገጥ አለበት። የሐማስ ሽብር ፈጣሪ ድርጅት ካልሆነ ደግሞ የእስራኤል መከላከያ ሰራዊት አሁን እየተቆጣጠረ ያላችሁን በአዛ ቀበሌ ለቆ አይወጣም እያለ ነው መንግስትም የፖለቲካ አመራር ያለው። እነሱም በሚያደርጉት ስብሰባ ይህን ነው ጠንከር ባለመልኩ የአቋሙን የእስራኤልን አቋም ለዓለም ህብረተሰብ እያሳወቀ ነው የሚገኘውና እንግዲህ
0: እሺ ኢሳያው እናመሰግናለን። ያቀር ዘጋጀልን ፕሮግራም አለ ኒድት ስኩደሳ
2: ሽመላ ሽመላ አገራችን ኢየሩሳሌም ደና
1: አገርህን ኦክ አዘጋጅና አቅራቢ ኢሳያው ደጎም ክብራትና ክብራን አድማጮቻችን ጤና ይስጥልን። ከዚህ በመቀጠል የምናቀርበው ሳምንታዊ አገርህን ወቅ ዝግጅታችን ትኩረት የሚያደርገው ስለ አንድ ከተማ
3: አመሰራረትና እድገት ሳይሆን ለት ባለ ሁኔታም የሀገራችን እስራኤል የህዝቡን አኗኗር ዘይቤ ሁኔታም ከኢትዮጵያ የገጠር መንደሮች አኗኗር ሁኔታም የተለየ ስለሆነ ከዚህ ሀገር እስራኤል ሀገር አብዛኛው ህዝብ በጉርበትና በአንድ መኖሪያ ህንጻ ፎቅ ሲኖር ከልክ ያለፉ ጮሆት ድምፅ ጎረቤትን እፎይ ብሎ መተኛት ሲፈልግ ከባድ ጮሆት ይረብሸዋልና በዚህ ላይ ነው ትኩረት የምናደርገው። በእስራኤል የአደጋ መከላከል ህግ በየወጣም እንደ አውሮፓ ዘመን አቆጣጠር የህግ መደንገጊያ ምክር ቤት ክነሴት በ1961 ዓመተ ምህረት ያወጣው ህግ በአቅራቢያ ያለውን ሰውም ወይም መንገደኛ የሚረብሽ ከፍተኛ ወይም ምክንያታዊ ያልሆነ ድምፅ ማሰማት ይከለክላል። የአደጋ መከላከያ ምክንያታዊ ያልሆነ ድምፅ ደንቦችም በ1990 ዓመተ ምህረት ላይ የወጣው ህግ የህንፃን አይነት ጮሆት ምንጮቹም የቆይታው ጊዜ ምን ያህል ይጮሃል የሚል በየትኛው ጊዜ በየትኛው ሰዓት ቀን ሌሊት የሚል መከፋፊያም ህግ አለም። የጮሆት አይነቱን ግምት ውስጥ በማስገባት ምክንያታዊ ያልሆነ ድምፅ ምን እንደሆነ ይገልጻል። በተጨማሪም የአደጋ መከላከያም የድምፅ መከላከል ደንብ እንደ አውሮፓ ዘመን አቆጣጠር 1992 ዓ ም የወጣው ህግ የድምፅ መሳሪያዎች እንደ ሬዲዮ ቴሌቪዥኖችና ድምፅ ማጉያዎችም ከጠዋቱ ማለት ከቀትር በኋላ ከሁለት ሰዓት እስከ አራት ሰዓት ባለው ጊዜና ማታ ደግሞ ማታ ከ11 ሰዓት እስከ ንጋቱ 7 ሰዓት ድረስ በመኖሪያ አካባቢ እንዳይሰሩ እንዳይጮሁ ህጉ ይከለክላል። አንዳንድ ሰዎች ከቤታቸው ውስጥ እንዳሉም የቴሌቪዥንና የሬዲዮ ድምፅን ከፍ አድርገው ከፍተው እነሱንም ሆኑ ከሩቅ ያሉ ቤተሰቦቻቸውም ሆኑ ወዳጆቻቸውም ቴሌፎን ሲደውሉ ጮሆቱ ስለሚረብሽ በንግግራቸው መደማመጥ አይችሉም። ከልክ ያለፈ ድምፅ ጎረቤቶችን ይረብሻል። አልፎ አልፎ ከአንድ ቤት ያለ ጮሆት የሚረብሻቸው ጎረቤቶች ጎረቤታቸው ድምፅ እንዲቀንሱ በትህትና ሳይጠይቋቸው በቀጥታም ለህግ አስከባሪ ፖሊስ ስልክ ደውለው ይጠራሉ። ከጎረቤት የስልክ የተቀበሉ ፖሊሶች በአስቸኳይ መጥተው ረብሻ ጎረቤቶች ሰዓትን አልፎ ከሆነም ድምፁን እንዲያቆሙ ትዕዛዝ ያስተላልፉላቸዋል። ህግ የሚጥሱ ጎረቤቶች ካሉም በፖሊስ ተይዘው ይታሰራሉ ወይም የገንዘብ ቅጣትም ይጣልባቸዋል። ክቡራትና ክቡራን፣ ከዚህ በላይ የተመለከትነው ዝርዝር መረጃም ለዝግጅታችን መግቢያ መንደርደሪያ ሲሆን ስለሚረብሽ ከባድ ጮሆት ድምፅ በእስራኤል መንግስት ህግ ምን ይላል በሚል ከጠበቃ ሰለሞን ተካ ጋር ቀጣዩን ቃለ ምልልስ እንሆ። ጠበቃ ሰለሞን ተካ ጤና ይስጥልኝ፣ እንደምን አለ?
4: ጤና ይስጥልኝ አቶ ሻየው፣ ሰላም ነህ?
3: ደህና ነኝ፣ እግዚአብሔር ተመሰገነ ይሁን፣ ደህና ነኝ። በእውነትም ለዚህ ፕሮግራም ለአድማጮቻችን ከህግ አንጻር ሙያዊ ገለጻ ለማድረግ ፍቃደኛ ስለሆንክ በእኔና በመላ ስራ ባልደረቦቼ ስም እናመሰግንሃለን።
4: እኔም አመሰግናለሁ ስላቀረብከኝ በጣም አመሰግናለሁ።
3: አዎ፣ እንግዲህ አጠቃላይ የሀገራችን ዜጎች ማህበረሰብ ከዚህ ሀገር የመጣ ከዛ የመጣ ሳንል ሁሉንም የሚመለከት ርዕሰ ጉዳይ ሆነና እንደምታውቀው ሀገራችን የዲሞክራሲ ስርዓተ መንግስት ያላት የዜጎችን ነጻነት መብት ያከብራል ይባላል ነገር ግን ስነ ስርዓትን ያስፈልጋልና በዜጎች መካከል በከባድ ጩኸት ድምጽ የሚረብሹ ሰዎች አሉ ለከባድ ጩኸት ድምጽ ማለት ህጉ ምን ይላል ያንዋንዋር ሁኔታው እንዳልከው እንደ ያው ባንድ ፎክ ባንድ መኖሪያ ህንጻ ብዙ ቤተሰቦች ተቆራብተው ነው ቢኖሩና ከባድ ጩኸትን ለመቋቋም ምን አይነት ህግ እንዳለ እንዲያው እንድታስረዳን በሚል ነው።
4: እሺ ጥሩ እንግዲህ ጥሩ ጉዳይ ነው በየቦታው ያለ መሰለኝ እንግዲህ ጉዳይ በጎረቤትና እንዲሁም በሚኖሩ ተለያየ ቦታዎች እንዳልከው ተለያየ ሀገሮች የመጡ ሰዎች ባንድ ግንብ ይኖራሉ ባላቸውን ጠብቀው ሁሉን ባንድ ላይ ይኖራሉ ግን ያ ሲባል ደግሞ አንዳንድ ሰዎች አሉ የጩኸትን በተመለከተ የበለጠ ጩኸትን በማሰማት ሰዎችን የሚረብሹ አሉ ከዚህ ቢቆጠቡ ጥሩ ነበር ግን እንግዲህ ዋናው ነገር ህግ አለ ዝላገ ህግ ያገር ነው ያለ ነው በጎ መሰረት እንደዚህ አይነት የሚያደርጉ ሰዎች ማለት ይሄ ጩኸት የሚፈጥሩ ጩኸት የሚያደርጉ ሰዎች የሚረብሹ ከሆነ ሶስት ነገር መሟላት አለበት ይሄ ነገር ጩኸት ነው ሲባል አንደኛ የጩኸቱ ኃይል ከፍተኛ ሆኖ ድምጽ መሆን አለበት ከፍተኛ ሆኖ መስማት አለበት ሁለተኛ ደግሞ ምክንያታዊነት ያስፈልጋል ማለት ዲሲብል የሚባል አለ
3: የድምጽ ማጠኑ
4: አዎ እሱ ከዛ በላይ ደምቦችን ያከብራል ወይ በዚህ ሰዓት ምሳሌ ዲሲብሉ ያከብረን ወይ ከዛ የበለጠ ነው ወይ ዲሲብሉ የበለጠ ነው ወይ የሚለው ነገር መገመት አለበት ሶስተኛ ደግሞ ጉዳቱ እንተኛ ይሄ ጉዳት አድርሷል ወይ ሰዎችን እንቅልፍ ይነሳል ወይ እንደጋለም ስራ ረፍት ይሄን ያቋርጣል ወይ ይሄ ማቋረጥ አንዳንድ ሰዎች ይሄ ነገር ማም ሲሰማ እንቅልፍ አይተኙም ይረብሻቸዋል ከስራ ድሮን ይመጡ ይችላሉ ብዙ ነገሮች አሉ እና ለዚህ ሁሉ ገደብ አለው ይጎዳል ወይ የሚለው ነገር ምን መከወን አለበት ሶስት ነገሮች ሆኖ ከተገኘ ይሄ ራሱ ጩኸት የሚረብሽውን በህግ የሚያስቀጣ ነው በህግ ያስጠይቃል ይሄ ነው እንግዲህ አንዳንድ ሰዎች ብሩ እንዳልኩ እኛ ሰዎች ያው በማሁንኩ በማዶን ምናም ስለኝ ይሰራው የሙዚቃ በኩል ድሮ ነበር እንጂ አሁንኳ ይሄ አይመስለኝም ግን አንዳንድ በየቤታቸው እንደምትብለው ብዙ ሰዎች ይሄን ጮህ ያሰማሉ ይረብሻሉ
3: እርስ በርሳቸው ቤታቸው ውስጥ ነው ጮህ ብለው ሲያወሩ ከጎረቤት እንዲያው የተዘጋው በመስኮት የቤቱ ቢዘጋ ከፍተኛ ጩኸት እነሱ በእነሱ ሲከራከሩ ጩኸት ጎረቤት የሚደርስ ከፍ ያለ ድምጽ ሲሆን ጎጂ ነው ማለት ነው
4: በጣም ያስጠይቃቸዋል አዎ ይሄ ነገር ከመጠን በላይ አሁን እንዳልኩ ሶስት ነገር ከተማሉ ያ ነገር ረባሽ ነው ይረብሻል በህግ ያስጠይቃቸዋል እና ማድረግ የሚቻለው ሶስት አራት መፍትሄ ነው ያለው አንደኛ መጀመሪያ እነሱ ሄዶ መነጋገር ይቻላል ቀጥታ ሄዶ በትህትና እንዲያቆሙ ይሄን ካንቲ በኋላ እዚህ እንዲቆጠቡ ማድረግ ይቻላል የሚሰሙ ከሆነ ማለት ነው እንዲህ ይሄን የሚያደርጉ ሰዎች ያለዘን ሁለተኛ ደግሞ ወደ 106 ሞከር ይባላል ከተማው ክፍላል ከዛ ደውሎ ደግሞ ማሳወቅ ያስፈልጋል ፓካህ መጥቶ እነሱም ይመረጥ ቁጣዚ ሰጣቸው ይላል ግን ማስጠንቀቂያ የሚስጣቸዋል ይሄ ነገር ማድረግ ይቻላል
3: ማለት አንዳንዶቹ እንደዚህ የሚያደርጉ የለም እንዲያው ለማረፍ መተው ወይ ብለው መተኛ ሲፈልጉ ጎረቤት ጮህ ሲረብሻቸው ሄደው እንደ ጎረቤት በትህትና ጮህቱ በጣም ይረብሸኛል ድምጻቸውን ቀንሱ እነሱም ሲያወሩም ሲሆን ወይም ሬዲዮም ወይም ቴሌቪዥን እንዲያው ያከልክ ባለፈ ከፍተውት ከሆነ ይጮሃል እንደዛ ብለው ለመን መጠየቅ ሲገባ ብዙዎቹ ግን አይ በባህል ልዩነት ስላለ አይ ይህን ብዬ ብናገር ቋንቋም አይችሉም ዕብራይስጥ አይገባቸውም ብለው በቀጥታ ወደ ፖሊስ ሰራዊት ነው የሚደውሉ
4: ትክክል ነው ይገባኛል በእርግጥ እንደዚህ አይነት ሰዎች የሚደውሉ መሰለ ምናልባት እዛ ፓካኸም ቢመጣ ፖሊስም ቢመጣ ምን ማድረግ እንደሚችል የራሱ አስጠንቅቆ ይሄዳል እንጂ ምንም አያደርግም የመጀመሪያ ጊዜ ግን ከዛ በላይ ከሆነ ከደጋገሙት ግን ምናልባት ይሄ ያስጠይቃቸዋል ብዙ ነገሮችን ያመጣ ይችላል ስለዚህ የመጀመሪያው የሚመከረው ሂዶ ሰዎችን ማነጋገር ነው የትም ጠይምጣ የትም ሀገር ይምጣ የብራይስት ይሄ አቁ ማለት የማይገባው የለም አሁን ይሄ ማለት ደግሞ ሁሉ ይገባል ይገማ ገምታሉ።
3: ጠበቃ ሰለሞን ተካ አሁንላችን ጎረቤት አሉን። አንዳንዶቹ ሀበሾችም ፈረንጆችም በተለይ በወጣቶች አማካኝነት ይገርማል እንዲያው ሙዚቃ ቴፓቸውን ሆነ ወይም ቴሌቪዥን ወይም የእጅ ቴሌፎናቸውን እንዲያው ጮት ባለው ሁኔታ ከፍተው እነሱ መዝፈን መደነስ ይፈልጋሉ። ግን ጮህ ስላለው ወረቤትን ይረብሻልና አሁን ዲ በቢሆንበት ጊዜ ህግ አስከባሪ ፖሊስ ሰራዊት ነውና ወደዛ ቀደም እንዳልከው በትህትና ወረቤትን መጠየቅ እንዲቀንስ ድምጹን እንዲቀንስ ብሎ መጠየቅ ተገቢ ነው። ግን ህዶ በፖሊስ ሰራዊት ጥሪ መጥቶ ፖሊሶች ተቆጣጣ ፖሊሶች ህግ አስከባሪ መጣሉ ወደዛ ቤት መተው ያነ ጮህት ያለበት ሙዚቃ ማይቀንስ ከሆነ በማስጠንቀቂያ ብቻ ነው የሚታለፍ
4: አይደለም? እኔ በግድ ቀደም ጀመርኩት ሁለት ነገሮች ተናገርኩት። ከዛ ሶስት አራትም አሉ። ሶስተኛም አራተኛም አለ። መጀመሪያ ማቲም ፈልገው ከዚህ በፊት ግን ሰዓት አለው ገደብ አለው። ከሰባት እስከ 10 ሰዓት ባለው ጊዜ ውስጥ ለምሳሌ ቤት ነው የመጠገን ሁኔታ አለ። ይሄ ሹፑት አብሮ ሹፑት ይባላል።
3: ከመሸቱ ሰባት ሰዓት ነው
4: ከጠዋት ሰባት ሰዓት እስከ 10 ሰዓት ከከምሽቱ ይቅርታ ከምሽቱ 7 ሰዓት እስከ 10 ሰዓት የቤት የሚሰራው ስራ መስራት አይቻልም፣ ክልክል ነው። ሹፑት አቡ ዱባይ ይባላል። ያው ከስምንት ጀምሮ
3: የቤት ዝላይ ጠበቃ ሰለሞን አሁን ሰዓቱ ተናድማጮቻችን ሁላችን እንድንረዳ በህግ ደንቡ በህጉ መሰረት እንደዛ ቤት የሚደሳ የሚያደርግ ገንቢ ከስንት ሰዓት እስከ ስንት ሰዓት ባለው ጊዜ ነው መስራት የሚከለከል?
4: ማድረግ የሚቻለው እስከ 7 ሰዓት እስከ 8 ሰዓት ማድረግ የሚቻለው ነው ያለ 7 ሰዓት እስከ 8 ሰዓት። እንደውም አንዳንዴ 10 ሰዓት የሚለው ሰዎች አሉ። እስከ 10 ሰዓት መስራት ይቻላል። ከዛ በኋላ ግን ከምሽቱ አዎ ጠዋት እስከ ምሽት ማለት ነው። ከዛ ደግሞ ያው የሰዓት የሚኝታ የሚሉት ነገር አለ። 2 ሰዓት እስከ 4 ሰዓት ባለው ሰዓት ደግሞ ምን አይነት ትራሽ አቀን ላይ እዚህ የሚያንዳን ሰዎች የሚያርፉ አሉ። በዚህ ሰዓት የተመቻቸው ሰዎች የሚያርፉ አሉ። ምናልባት እንደዛ ነገር የሚተኝ ይዘው አሉ። ይሄ ሰዓታቸው ነው። ስለዚህ ሽናት ሰውራ የሚባል አለ። በዚህ ደግሞ መረበሽ አይቻልም፣ ጩኸት ማሰማት አይቻልም፣ ክልክል ነው።
3: በዋናነት አብዛኛው የሚተኝ በህጉ አሁን ከማታ 11 ሰዓት ማታ 11 ሰዓት ጀምሮ እስከ ጠዋቱ 7 ሰዓት ባለው የእንቅልፍ ጊዜ ስለሆነ በዛን ጊዜ ለምሳሌ ኩለለሊስ ላይ ተነስቶ ጮህት መፍጠር መረበሽ በህግ ያስጠይቃል።
4: ይሄ ነገር ሙዚቃ ማድረግ እንዳልከው ራምኮል ከፍቶ ወይም ቴሌቪዥን ከፍቶ እንዲሁም መዳነስ ሰው መረበሽ ቢኒያም በመረበሽ እንዲሁም ከቢኒያም በለጠ ሌላውም ቢኒያንም ሁሉን ነገር መረበሽ ይሄ ራስ በህግ የሚያስጠይቃቸው ነው። እና ቀደም ሲል እንደጀመርኩት ይኸውልህ ሶስተኛው ነገር ምንድነው? መጀመሪያ ሞኬድ የነበረ ፓካሲሮኒ መጥቶ ያስጠነቅቃቸዋል። ያ ካልሆነ ደግሞ መጥቶ ወደ ፖሊስ ቀጥታ ደውሎ መናገርና መጥቶ ይህን ነገር እንዲያቆም ማድረግ ይቻላል። ይሁን ዶኻለ ዶኽምሽታራ ተቀበሉ ያን ያስከፍላቸዋል። ዶኽምሽታራ ነጣለያው
3: ይህንን ተቆጣጣሪ ድምፅን ቢቆጣጠሩ ህግ አስከባሪ ፖሊሶች አሉ። እንደገና ማዘጋጃ ቤትም የራሱ ደንብና መመሪያ አለው። አሁን የነሱን ጥሪ የነሱን ማስጠንቀቂያ ማይቀበሉ ሰዎች ካሉ
4: ደግሞ ያው አራተኛ መፍትሄ ለነግረኝ አሁን አራተኛ መፍትሄ ደግሞ ያው አነስተኛ ክስ መመስረት ይችላል። ያ ነገር ሁሉ ከተደረገ በኋላ የማይሰሙ ከሆነ የሰውን ሰዎች ሰውን ያስጨነቁ ነው በጭንቀት ላይ ያሉ ሰዎች ጎረቤቶች በሙሉ ብሎ የአነስተኛ ክስ ያው ትቪያው ከተነት ይባላል እስከ 37000 የሚያስከፍላቸውን ክስ ማቅረብ ይችላል ፍርድ ቤት። ይሄ ሲው ደግሞ ያለ ጠበቃ ነው። ጠበቃ ያስፈልግም እዚህ ጠበቃ ያስፈልግም። 37000 ክፍያ እንዳድርጉ አስጨንቀው ሰውን ረብሸዋል በሚል ይሄን ነገር ፍርድ ቤት ማቅረብ ይችላል።
3: ፈርድ ማክሰስ ታዲያ እኮ መረጃ ይዞ መቅረብ ነው። ዝም መከራከር እኮ
4: ለዚህ እኮ ታዲያ ይሄ የሚያስፈልገው መረጃ ሲኖር መጀመሪያ ወደ ፍርድ ቤት ወደ ኮይተ መናገራቸውን መዘጋጃ ቤት መናገራቸው ሁሉ ነገር መፍጠር አለባቸው። እንዲህ አድርገን አስጠንቀቀን 1 2 3 4 ይሄ ነገር ፍርሰናል። ስለዚህ ይሄ ነገር አልፈጸሙም። ስለዚህ ማድረግ አለብን የፍርድ ቤት ይየውና ቅጣት ይስጣቸው የሚለውን ነገር ነው። ከሳይ ክፍሉ የሚለውን ነገር ነው። ይሄ ያለ ጠበቃ የሚሰራው ነው። የመጀመሪያው ክስ ያልኩ ከዛ በላይ ከሆነ ግን ይሄ ነገር የባሰ የባሰ ከመጣ ግን ትልቅ ክስ ማቅረብ ይቻላል። ትልቅ በጣም ከፍተኛ የሆነ ካሳን ይከፍሉ ማለት ነው። ከዛ ይሄ ነገር ድርጊቱ መቆም እንዳለበት ከዚህ እንዲቆጠር ማድረግ የሚቻልበት ትልቅ ክስ ነው ያለ። ያኔ ተበቃ ያስፈልጋል። ከገባ ብዙ ወጭ ነው ያለው። ከዛ መድረስ ያስፈልግም ብዬ ገምታለሁ።
3: አሃም ተበቃ ሰለሞን ተካ የኗኗር ሁኔታ አሁን የመኖሪያ ቤት መቼም ረፍት ነው ማረፊያ ነገር ነው። እንግዲህ ዘስራ ደግሞ ያለ ሰው ከቤቱ መጥቶ መቼም ፎይ ብሎ ተመተኛት ነው ይፈልግ ጭሆት ከልክ ያለፈ ጭሆት ማንንም ሊረብሽ ይችላል። አዛም ከመቼም በመንግስት ባስቀመጠው ህግ መሰረት ጭሆት በማይክሮፎንም ሊሆን ይችላል የቃል ማጉያ ሬዲዮን ደግሞ ወይም ቴሌቪዥን ይገርማል። አሁን ስንደውል ለምሳሌ ወደ ቅርብ ዘመድም ሊሆን ይችላል ወደ ጓደኞች ወደ እንደምናቃቸው ወዳጆች ስንደውል ቤታቸው ውስጥ ቴሌቪዥኑ ይፈነዳል ይጮሃል ጫጫታ እዛ ደግሞ አብሮ ያሉ ሰዎች ደግሞ ቴሌፎን ያነሳው ሰውዬ እሱን ምን እንደሚናገር ይረብሻል። ምን ይመከራል እንደው እዚህ ላይ
1: ይበን እንዳለ ሀገርኖ ፕሮግራም አይቸው በድጋሚ ያሰማነው ነውና ጸጥታ ጨጭሆት መቸም ጎጂ ስለሆነ በዛ ላይ ተቆረ ነበርና አሁን እንዲህ እንዳለ የመከላከያ ሰራዊታችን የህይወት መስዋዕትነት ለሀገር ዳር ድንበር እየከፈሉ ናቸው። ይህ ሁኔታስ እንዴት ነው? በጦርነት መቸም ከኦክቶበር 7 ጀምሮ እስካሁን ጦርነቱ እንዳለ ነው። ከቴዎንም ጦርነት አላበቃም እንዴ?
0: እንዴ ሻያው መከላከያ ሰራዊታችን በትልቁ መስዋዕት የከፈለበት ሁኔታ ነው። በተለይ ደግሞ ይህ ጦርነት በእስራኤል ከተቋቋመች ጊዜ ጀምሮ ረጅሙ ለመጀመሪያ ጊዜ ረጅም ጊዜ የወሰደ ጦርነት ላይ ነው ያለነው። እስካሁንም በጦርነት ላይ ያለነው። በዚህ ጦርነት ውስጥ እንግዲህ በእያንዳንዱ አራት ከሚቆስሉት ቁስለኞች ከአራቱ ቁስለኞች ሶስቱ እንደገና አገግመው ተመልሰው ወደ ጦርነት ይገባሉ። ለኛ ወታደሮች ማለት እስካሁን ድረስ በዚህ ጦርነት 9000 የሚሆኑ ወታደሮች ቆስለዋል። ከ9000 እንግዲህ 77ቱ እጅ አገግመው እንደገና ተመልሰው ይደዋል። ለሶስተኛ ጊዜ ቆስለው ለሶስተኛ ጊዜ አሁን ገብተው የሚዋጓሉ።
1: ከመቼ ጀምሮ ነው 9000 ወታደሮች ቆሰሉ?
0: ከጥቅምት 7 2023 ወዲህ ጀምሮ
1: 3 አመት ተምናምን ውስጥ
0: እንደዚህ 3 አመት ውስጥ
1: እና ምንድን ነው የሚያሳየው? እንግዲህ ይቆስለው በህክምና እርዳታ በሆስፒታል ቆይታ በኋላ እንደገና ወደ መከላከያ ወደ ጦር ግንባር መሄዳቸው ምንድን ነው የሚያሳየው?
0: ይሄ የሚያሳየው ጀግንነት ነው፣ ወንድነት ነው፣ ሀገርን አሳልፎ አለመስጠት ነው። እያንዳንዱ ቆስለኛ ቆስሎ መቼ አገግሜ ከጓደኞቼ ጋር እጄን የማብሬ ከነሱ ጋር ዋጋለሁ ሀገሬን ነጻ አወጣለሁ እንጂ አልዋጋም የሚል አታገኝምና እንግዲህ በእያንዳንዱ አራት ቆጥረ ከአራቱ ቁስለኞች ሶስቱ ተመልሷል፣ ሶስቱ ይመለሳሉ። እና ይሄ በጣም ደስ የሚል በመት የሚያኮራ የሚታይ ጀብድነት ህዝብ እስራኤል የእስራኤል ልጆች ይህን የህይወት መስዋዕት የሚያደርጉት በጣም ይገርም። በአንድ በኩል ስትመለከተው ደግሞ ወታደር ቤት አልገባም አላገለግል የሚሉትን ደግሞ ታያለ።
1: በቁርጠኝነት በእንዲህ አይነት ለሀገር ዳር ድንበር ከፊሉ ህዝብ እንደዚህ መስዋዕትነት ሲከፍል እንዳልከው ደግሞ ሌሎቹ በርግጥ ከቅዱስ ኦሪት ትምህርት ጋር በተያያዘ አንሄድም ውትድርና አንገለግልም እያሉ ነው። ደግሞ እዚህ መንግስት በርግጥ በጣም ወሳኝና ለይሁዳን የኦሪት መጽሐፍ መማር አስፈላጊ ነውና ግድ ለዚህ ጎን ለጎን የሀገር ዳር ድንበር መከበር አለበትና የምኖርበት አካባቢ በጠላት የተከበበ እንደሆነ በቁርጠኝነት ደግሞ ከጎን መሆን ሲገባ መሪዎቻቸው ራባናት እስካሁንም በዚህ በከተረ በአቋም እንትናቸው በእንቢተኝነት ላይ ነው ያሉ። ያሳዝናል አይደለም እንዴ?
0: በጣም ነው የሚያሳዝነው። በርግጥ የኦሪት ትምህርታቸውን አትማሩ የሚል የለም። ነገር ግን ጎን ለጎን ማውሰድ የሚቻል ጉዳይ አለ። ሀገር ሲኖር ነው ቁጭ ብለን በስነ ስርዓት የኦሪት ትምህርት መማር የምትችለው። ሀገር ዳር ድንበሯ እስካልተከበረ እስካልተጠበቀ ድረስ እኔም አንተም ማንኛውም ሰው በሰላም መኖር በሰላም መማርም አይችልም። አስበውሃል? እቺን ሀገር አሁን ሌላ ቢያስተዳድሩት ኖሮ የአረብ ሀገር አንዱን ፍልስጤሞች ቢያስተዳድሩት ኖሮ አስባል ምን አይነት ህይወት እንደምንኖረው ምን አይነት ህይወት መኖር እንደምንችል ለማንኛውም ነገር እንትነብና ዞሮ ዞሮ ሀገር ስትኖርች ሁሉ ነገር እናደርጎና ለሀገር ቅድሚያ ብንሰጥ ለሀገር ቅድሚያ ሰጥተን አስፈላጊውን ነገር ለሀገራችን ብናደርግ ሁላችንም በአቅማችን በፈጠረው በሚችለው መንገድ ገብተን ለሀገራችን የሚከፍለውን መስዋዕት ብንከፍል መልካም ነው ነው ማለት ሻያው ሰዓታችን እየተገባደደ ነው ነው በእነት በጅግ በጣም በሚያስደስት ሁኔታ ነው አንተ የምታየው ይሄን ምን ያህል ሀገርን መውደድ እንደሚወዱ እንደሚያከብሩ የሚያሳይ ሁኔታ ነው ያለውና የጨረስነው ሰዓታችን
1: አሁን እኮ አው እንግዲህ አንድ ሁለት ደቂቃ ያነሰ ጊዜ ነው አው ኦክቶበር 7 ሰዓታችን ብሔራዊ ሀገራዊ የክነሴት ምርጫ ሊካሄድ ነው የተለያየው አዳዲስ ፓርቲዎች ያሳወቁ ነው ጾቻቸው ወሳኝነት ያለው ተክላል ተክላል ለእስራኤል ህዝብ እንግዲህ ለቀጣዩ ለትውልድ ለቀጣዩ ትውልድ ደግሞ የሚማሰብ ይገባል እንደኔው ያው ያገር ዳር ድንበር ሁኔታ ላይ ያተኮረ ቢሆን መልካም ነው ያስባሉ።
0: አው ይላሉ ሁሉም እንግዲህ ዞሮ ዞሮ ይሄ አሁን ሰዓታችን ላለቀ ነው እንጂ በቀኑ ፕሮግራማችን ሮቲን በሰፊው መመልከት የሚቻላል ብዙ አዳዲስ ፓርቲዎች ብቅ ብቅ ይያሉ ነው እንደውም አሁንስ ከመቸውም ጊዜ በበለጠ የሚሆንበት ደረጃ እየመሰለ የሚመጣበት ሁኔታ አለ። ብዙ ትናንሽ ፓርቲዎች መውጣቱ እንግዲህ ባንድ በኩል ይሄ የሚያሳየው የዲሞክራሲ መብት ነው አንተ በፈለክ አቅም አለኝ ካልክ ችሎታው አለኝ ካልክ ፓርቲ አቋቁመህ መራመድ መሄድ እንደምትችል የሚያሳይ ሁኔታ ነው የምታየው። ነገር ግን ይሄ ይበጃል ወይ ለሀገራችን ለአሁኑ ለሚካሄደው በተለይ አሁን ባለንበት ወቅት ይሄ ነገር ትናንሽ ፓርቲ ማቋቋም ይበጃል ወይ
1: የሚለው የቡድን ከተለያየ
0: ይሄ ምን ያህል ይበጃል
1: የሚሰጠው ድምጽ የከንቱ ከንቱ እንዳይሆን ደሞ እንዳይቀዙ
0: እሱ ነው
1: ነው ደሞ የህዝቡን አንድነትን ላይ ጥያቄ ይሆንበታል እናየዋለን።
0: ናቲ ብላንኬት ነበር የቴክኒክ ባለሙያችን ሻያው በጣም አመሰግናለን።
1: እኔም አመሰግናለሁ አይቾባዬ።
0: በአክሊሉ ሲዩ ሙዚቃ ነው እንሰናበታችሁ መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ኤብራሂም ዘመን አቆጣጠር ዮም ሐሚሺ ካፍ ጊሜል በአፍ ታፍሽን ፔይባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 6 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 30 ቀን 2018 ዓመተ ምህረት ነው። የከሰዓት በኋላው የአማርኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጆች ሸያው ደጉና ወርቅነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ፕሮግራማችን ይቀርባል። ካድማጮች ጋር ምስልኩ ይይት ይኖራናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አሁን የሰዓቱ ዜና በይሻያው ደጉ ተዘጋጅቶ ይቀርባል።
1: ወርቅነሽቴ አመሰግናለሁ። አርስተ ዜና በደቡብ ሊባኖስ ትናንትና በህንጻ ውስጥ የተጠመደ ፈንድቶ ሁለት የእስራኤል መከላከያ ኃይል ተዋጊ ወታደሮች ለሀገር ዳር ድንበር ተሰውም። የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ እንቅስቃሴውን በመቀጠል መንደሮችን እያጠቃ ነው። በእስራኤላውያን አረብ ማህበረሰብ ውስጥ ግድያ ወንጀል ቀጥሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ ከባድ መሳሪያ ሊኖራት እንደማይገባ በድጋሚ ተናገሩ። የመኪና አደጋዎች በመቀጠል በማዕከላዊ እስራኤል በተከሰቱ ሁለት የመኪና አደጋዎችም ሶስት ሰዎች በከፍተኛ ሁኔታ ቆስለዋል። ኢቦላ የተሰኘ ወረርሽኝ በኮንጎ ዲሞክራቲክ ሪፐብሊክ ኮንጎ በበሽታው 1801 ሰዎች መሞታቸውን አስታወቀች። የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እንሆ። በደቡብ ሊባኖስ ጠላት ህንፃ ውስጥ ያጠመደው ፈንድቶ የእስራኤል መከላከያም ሁለት ተዋጊ ወታደሮች ለአገር ዳር ድንበር የህይወት መስዋዕትነት ከፈሉ። ተጠባባቂው ምሉይም ሻለቃም አርኤል ቢርኖሽቶክ ኢየሩሳሌም ከተማ በሚገኘው ባህር ሄርጼል ወታደራዊ መካነ መቃብር ግባተ መሬት ስነ ስርዓቱ ረፋዱ ላይ ተፈጸመ። የወደቀው ሻለቃ አርኤል የኖክዴም ሰፈር ነዋሪ ነበረ። ነፍስ ይማር። የወደቀው ሁለተኛው ወታደር መጋቢ አምሳለቃም የቀብሩ ስነ ስርዓት ዛሬ ምሽት በኢላት ከተማ በወታደራዊ መካነ መቃብር ስነ ስርዓት ይፈጸማል። ነፍሳቸውን ይማር። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኙ ሂዝቦላ ኢላማዎችን ማጥቃቱን ቀጥሏል። በአካባቢው የነበሩ ዘጋቢዎች እንደሚያመለክቱት በምዕራባዊቷ ደቡብ ሊባኖስ ክፍል በሚገኘው አልመንሱር መንደር በመድፍ ተመቷል። በሌላ ዜና በሌሎች መከላከያ ሰራዊቱም መንደሮችን እየደበደበ ነው። በተያዘ ዜና የሰላም ድርድር ከዚህ ጎን ለጎን በጣሊያን ዋና ከተማ ሮማ ከተማ በእስራኤልና በሊባኖስ መካከል እየተካሄደ ያለው ቀጥተኛ ድርድር ሶስተኛው ውይይታቸው ዛሬ እየተካሄደ ነው። አድቫ ዊንብሎም ኦቫዲያ የተባለች የ13 ዓመት ታዳጊ ወጣት ከአንድ ዓመት ተኩል ገደማ በፊት ከእናቷ ቤት ፎቅ ዘላ ወድቃ ሕይወቷን አጣች። ሟቿ የአኮ ከተማ ነዋሪ ነበረች። ሐዘንተኛ ቤተሰቦች ወላጆቿም የታዳጊዋን ወጣት ሕይወቷን እንድታጠፋ ያደረገባት ምክንያት በማኅበራዊ ደረጃ መገለል፣ የእኩይ አቻ የሆኑ ጓደኞቿ ተወት ስላደረጓት ስላገለሏት፣ በዚህ ምክንያት ተስፋ በመቁረጥም የሕይወቷን አጥፍታለችና ለዚህ ደግሞ በቀጥታ በጥፋተኝነት ተጠያቂ መንግስት ነው በማለት የነፍስ ዋጋ ቢያንስ 16 ሚሊዮን ሸቀል ካሳ ጠይቀዋል። የተከሰሱት አካላት ደግሞ የትምህርት ሚኒስተር፣ የአኮ ከተማ ማዘጋጃ ቤት፣ የኦርት ትምህርት ቤት እንዲሁም የአሚዳር ድርጅት ናቸው። የህግ ውክልና በቤተሰቡን የሚወክሉ ጠበቃ ጊል አይክባም አካላቱን ተቋማት መንግስታዊና መንግስታዊ ያልሆኑ ተቋማት በጉዳዩ ላይ ቸለልተኝነትን ስላሳዩ በበለጠ ሁኔታ የነፍስ ዋጋ ካሳ እንዲከፍሉ በፍርድ ቤት እንደሚከራከሩ ተናግረዋል። በእስራኤላውያን አረብ ማህበረሰብ ውስጥ ግድያ ወንጀል ቀጥሎ ሌሊቱን የቲራ ከተማ ነዋሪ የሆነ የ57 ዓመት ዛኢድ ባሻራ በመኪና ውስጥ እንዳለ በተኮሰበት ጥይት ተገደለ። የግድያ ምክንያት ከቀጣይ የደም ግጭት ጋር የተያዘ ነው ተብሎ እንደሚገመት ፖሊስ ገለጸ። የጥርጣሬ ሁኔታም ካን ዜና ዘጋቢዋ ሃዳስ ግሪንበርግ እንደዘገበችው ከሆነ እስካሁን የተጠረጠረ አካል መያዙን ገልጻለች። በተጨማሪም የሟች ሚስት ሱዛን ከአንድ ዓመት ገደማ በፊት መገደሏም ዘግባለች። አንዲት የህግ ጠበቃ ታሰረች። ተጠርጣሪዋ ጠበቃ ለአንድ እስረኛ አእምሮ አፈዝዝ አደንዝዝ እጽ አቀብላለች በሚል ተጠርጥራ ታስራለች። ፍርድ ቤት የእስር ጊዜዋን ለአራት ቀናት አራዝሟል። ቤተሸመሽ ከተማ ነዋሪ ጠበቃ እድሜዋ ለሰላሳ ገደማ የሆነችው እጽ የያዘ አጠራጣሪ ቦርሳ ለእስረኛው ማስተላለፏ የሚያሳይ ቪዲዮ ቢታወቅም እሷ ግን አሊ አልፈጸምኩም በማለትም አስተባብላለች። ፕሬዚዳንት ትራምፕ ኢራን የኒውክለር ቦምብ ከባድ ጦር መሳሪያ ሊኖራት እንደማይችል በተጨማሪ ተናገሩም። ከቴህራን ጋር ስምምነት ላይ መድረስ እንደሚመርጡና ሰዎችን መግደል እንደማይፈልጉ ተናግረዋል። የአሜሪካ ምክትል ፕሬዚዳንት ቫንስ በምዕራባዊ ሚሽጊን የዲሞክራቲክ ፓርቲ የሴናተር ቅድመ ምርጫ ድልን ማግኘቱን የተራማጅ ዲሞክራት እጩ አብዱል አልሳኢድ ድል አስመዘገበ። በዚህ ምክንያትም የድሉ ሚስጥር የቫንስ ማብራሪያ እንደሚያሳየው ከሆነ የእጩ ስኬት በአብዛኛዎቹ የተመሰረተው በሀብታም ነጮችና ሊበራሎችና አዲስ ከውጭ ሀገር ወደ አሜሪካ የገቡ ስደተኞችም ድምፅ ድጋፍ ነው ተብሏል። ይህንን ሁኔታ በዚህ በአምላጭ ድምፅ የተመረጠው አብዱል መሆኑን ፕሬዚዳንት ትራምፕ በጥሩ ሁኔታ አልተቀበሉትም። አሁን የተመረጠው የሴናተር ምክር ቤት መሪ የተመረጠው ደግሞ እስራኤልን የሚጠላ ሰው መሆኑን ትራምፕ ተናግረዋል። የኢቦላ ወረርሽኝ በሽታ በዲሞክራቲክ ሪፐብሊክ ኮንጎ በበሽታው 1801 ሰዎች መሞታቸውን አስታወቀችም። የታካሚዎቹ ቁጥር በአፍሪካዊቱ ሀገር 3973 በቫይረስ የተያዙ ታማሚዎች መረጋገጡም ተገልጿል። መረጃው የዘገበው ሮይተርስ ዜና አገልግሎት ነው። የአየር ጸባይ ሁኔታ ዛሬና ነገ በተራራማ ከፍተኛ አካባቢዎችና በሀገሪቱ ውስጥም የሙቀቱ መጠን በሂደት በትንሹ ይቀንሳል። በዚህ መሰረትም በወቅቱ ከሚታወቀው መደበኛ የሙቀት መጠን ጋር ይመሳሰላል ተብሏል። ቅዳሜ እና እሁድ ትንበያ ደግሞ ቅዳሜ ዕለት የሙቀቱ መጠን በትንሹ ይጨምራል፣ በአብዛኛው አካባቢዎችም የሙቀቱ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ኢሳያው እንግዲህ ዛሬ የሚያሳዝን ቀን ነው። ሁለት ወታደሮች በደቡብ ሊባኖስ በሚካኤል ውጊያ ከሂዝቦላ ድርጅት ጋር የህይወት መስዋዕትነት ከፍለዋል። በሊባኖስ እና በእስራኤል ድንበር ያለው ሁኔታ በአጠቃላይ የሰላም ሁኔታ የተረጋጋ አይደለም። እንግዲህ በዚህ ዙሪያ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ አለ። ከእሱ ጋር በስፋት እንወያያለን። ወደ ጥላሁን እንለፍ። ጥላሁን
1: የደህንነት ዘጋቢያችን ነው። ጥላሁን መልኬ
0: እውነት ነው? አዎ። ጤና ይስጥልን ጥላሁን፣ እንደምን ዋልክ?
2: ጤና ይስጥልን ኢሳያ፣ ወርቅነሽ ሰላም ለእናንተም ለአድማጮችም እንዴት ናችሁ?
0: እናመሰግናለን። እኛ ሰላም ነን። እንግዲህ በደቡብ ሊባኖስ ያለው ሁኔታ አሁንም እንደገና እያገረሸ ነው። ዛሬም ሁለት የመከላከያ ሰራዊቱ አባላት ተጠባባቂ ወታደሮች የህይወት መስዋዕትነት ከፍለዋል። እና እንዴት ነው ያለው ሁኔታ?
2: ያው ማለት የሚያሳዝን ቀን ነው ወርቅነሽ፣ ምክንያቱም ምናልባት ወደ ተኩስ አቁም የማለት ሁኔታ አሁንም ተደራዳሪዎቹ በእስራኤልና በሊባኖስ በኩል ድርድር እየተደረገ ማለት ነው በጣሊያን ሮም ያለ ሁኔታ ግን እንደዚህ እንዴት ነው ወደ ተገደል ተሰው ሲባሉ ወታደሮቻችን በጣም ያሳዝናል። ያው ዜና ወጃም እንደጠቀሳችሁት ሁለት በተጠባባቂው ጦር የሚገኙ አንደኛው የጦር መኮንን ሲሆን ሌላው ሁለቱ እንግዲህ ትናንት አንድ ህንፃ ውስጥ ማለት ነው። ይህ ህንፃ ውስጥ ደግሞ እስራኤል ወታደር ወይም እስራኤል መከላከያ ኃይል ቁጥጥር ቦት ማለት በቁጥጥራቸው ስር የሆነና ከአሁን በፊትም ቦታው አዲስ አይደለም ቦታው ሲገቡ ማለት ነው። እንግዲህ ሁኔታው እስካሁን ድረስ ምክንያቱ አልታወቀም። በፈነዳው ፈንጅ እነዚህ ሁለት ወጣቶች ማለት ይቻለ እድሜያቸው በሰላሳዎቹ የእድሜ ክልል
0: 34 እና 33 ወጣቶች ናቸው። አሬል ግሪንሽቶክ 34 ነው፣ መጋቢ 50 ልቃ ታሚር ባክኒን ደግሞ 33።
2: እውነት ነው። ምንም እንኳ በዚህ እድሜ ክልል ብዙ ብዙ ነገሮችን የሰሩ ቢሆንም አሬል ብሪንሽቶክ የ34 ዓመት ጎልማሳ እንዳልሹ ነፍሴ ማር የአራት ልጆች አባት ነው። እንደገና በሙያውም በመደበኛ ህይወት ማለት ነው ስራ በኤልቢት የተሰኘ የጦር መሳሪያ ማምረቻ ኩባንያ በምህንድስና መሀንዲስ ሆኖ የሚሰራ ነበር። ግን ሀገራችን ያው ጦርነት ከገባችበት ጊዜ ጀምሮ ለብዙ ጊዜ ያው ለሀገሩ ደህንነት መጠበቅ ሲባል እንግዲህ በጠባቂው ጦር ተሰልፎ ያገለግል ነበር። ሁለተኛው ታሚር ባክኒን የ33

0: የእድሜ ባለጸጋ ነፍስ ይማር። እሱም በተመሳሳይ ሁኔታ ከሀይቲ ጋር በተገናኘ የሳይበር ባለሙያና ሳይበር ፕሩፍ በተሰኘ ካምፓኒ እዛ ይሰራ እንደነበር ነው የሚናገር። እንግዲህ ተመልከች ምን አይነት ወደፊት ምን ሊጠብቃቸው እንደሚችል። እነዚህ እንግዲህ እስካሁን ድረስ የመከላከያ ኃይሉ ወርቅነሽ ጉዳዩን እያጠናው ነው ማለት ይህ ሲፈነዳ እንዳልኩት ቀደም ብዬ ከአሁን በፊት በእስራኤል መከላከያ ኃይል ቦታው ተፈትሾ እንደገና ቦታውን ተቆጣጥረውትኝ ምንም አይነት ስጋት ይህ እንደዚህ አይነት ጉዳት ይደርሳል ተብሎ ምንም አልተጠበቀም። አሁን የመከላከያ ኃይሉ እያጠናው ያለው ከአሁን በፊት መሳሪያው ተደብቆ የፈንጁ ከውስጥ ሆኖ መከላከያ ኃይላችን አላየውና አልመረመረው ሆኖ የደረሰ ጉዳት ወይስ አሁን የተኩስ አቁም ስምምነት ባለንበት ሰዓት ምናልባት ተደብቀው ሽብርተኞቹ ማለት ነው የህዝቡላ ድርጅት ያጠመደው ፈንጅ ነው የሚለውን ሁኔታ በከፍተኛ ሁኔታ መከላከያ ኃይሉ ይህን ለማወቅ ምርመራ እያደረገ ይገኛል። እንግዲህ ምንም እንኳ ሁለት የጠቀስናቸው ወንድሞቻችን መስዋዕት አሳዛኝ ነው በጣም ሁሉንም በጣም እያነጋገረ ይገኛል። ምክንያቱም ባለቀ ሰዓት ወደ ተኩስ አቁም የተጉዞ ድርድርም እየተደረገ በሚል ያው ሁሉም ወላጆችና የቤት ቅርብ ዘመዶች ሳይሆን አጠቃላይ ሀገሪቱ ዜጎች ማለት ነው ሁኔታው በጣም አነጋጋሪ ሆኗል። ሌላው ከእነሱ ጋር አብረው የነበሩ ሌሎች አራት ወታደሮችም በከፍተኛ ሁኔታ ቆስለው በራምባም ሆስፒታል እንግዲህ ምርመራ የህክምና እርዳታ የተደረገላቸው ነው። እንዲሁም ከተወሰኑ ደቂቃዎች በፊት በዚህ በእናንተው ጣቢያ ረሸት ቤት ማለት ነው እንግዲህ ያው በዕብራይስጡም እዛ ላይ ቦታው የምትገኘው ነርስ ሁኔታው የምትከታተለው ተጠይቃ ለህይወታቸው አስጊ እንዳልሆነና ግን አሁንም ቢሆን ያው ራሳቸውን ከመሳትና ራሳቸውን አያውቁም ማለት ነው የህክምና በጣም ከፍተኛ ሩጫ ህይወታቸውን ለማትረፍ የህክምና እርዳታ እየተደረገላቸው እንደሆነ የጠቆመችበት ሁኔታ አለ። እንግዲህ አጠቃላይ አራት የቆሰሉ ሁለት የተሰዉ ወንድሞቻችን አሉ። ይህ ሁኔታ በከፍተኛ ሁኔታ ቀደም ብዬ እንዳልኩት ወርቅነሽ አሁን ባለንበት ሰዓት ራሱ እንደገና በድጋሜ ትናንት የነበረውን ረጅም ጊዜ ተሰጥቶት ይዋዩበት የነበረውን ድርድር ማለት ነው በሊባኖስ መንግስትና በእስራኤል እንግዲህ በውጭ በአምባሳደሮች በኩል ነው አሜሪካ እንዳሸመገ የሆነ ድርድሩ የሚካሄደው ትናንት ያንን አሳጥረው በዚህ በሽብር ፈጠራ ድርጊቱ ምክንያት ያው የተቋረጠበት ሁኔታ አለ። ዛሬ ጠዋት አካባቢ ምናልባት አይቀጥልም ይቀጥላል ሲል ነበር። እንደገና አሁን የደረሰበት ሁኔታ ግን እንደቀጠለ ነው ውይይቱ ማለት ነው። ማለት አለመተማመኑና ስጋቱ እንዳለ ሆኖ ምክንያቱም እስራኤል የብቀላ እርምጃ ለመውሰድ ምናልባት ትፈልግ ይሆናል። ያ ብቻም አይደለም፣ በድርድሩ እንደገና ትንሽ በሊባኖስ እና በእስራኤል መንግስት የማይነጋገሩበት ሁኔታ ያልተስማሙበት ሁኔታ ማለ ይባላል። ይህም የሊባኖስ መንግስት የሚጠይቀው ምንድን ነው፣ ለሙከራ ተብሎ እስራኤል የምትለቃቸው በደቡብ ሊባኖስ ቦታ አለ። ያንን የሙከራ ቦታ አበቂ አይደለም፣ ተጨማሪ ቦታ የሚሰጠን ማለት የእስራኤል ጦር ኃይል ወደኋላ መሄድ አለበት የማለት ሁኔታ በሊባኖስ መንግስት ሲጠየቅ፣ በእስራኤል በኩል ደግሞ በፍጹም የሊባኖስ ሽብር ፈጠራ ድርጅት ትጥቁን እስካልፈታ ድረስ ጭራሽ እኛ ወደ ኋላ የማለቱ ሁኔታ በዚህ ሀሳብ ዙሪያ እንግዲህ ክርክር እንዳለ የሚነገርበት ሁኔታ አለ። አሁን የተፈጠረው ችግር ደግሞ ይባስ ብሎ አለመተማመን የፈጠረበት ሁኔታ አለ እና ውስብስብ ያለ ነገር ነው። በአንድ በኩል ድርድር፣ በሌላ በኩል ደግሞ እነው ወታደሮቻችን እየተሰዉ ይታያል። ወርቅነሽ፣
1: አሁን በተመለከተ የሂዝቡላ ሽብር ፈጣሪ ድርጅት በደቡብ ሊባኖስ ሁሌ እንደ በሽብር ጥቃቱም በሰሜኑ እስራኤል ያለው የእስራኤልን ሕዝብ እያመሰ የጸጥታ እጦት ያሳጣ ወራት ቆይቷል እና ይህን በተመለከተ አሁን የእስራኤል መንግስት ይህን በተመለከተ እንዴት ነው አጠናክሮ የማጥቃት እርምጃው በሂዝቡላ ሽብር ፈጣሪ ድርጅት ለማጥፋት የሚደረገው ወታደራዊ የማጥቃት እርምጃ ይቀጥል ይሆን ወይስ ቅድም እንዳልከው የፖለቲካ አመራሮች ደግሞ ድርድራቸውን ሮማ ጣሊያን ላይ ዛሬ ሶስተኛ ቀናቸውን ይዘዋል ድርድሩን እንዴት ምን ይጠበቃል?
0: ጥሩ ጥያቄ ነው ይሻየው። ትናንት ይህ ችግር እንደደረሰ ማለት ነው ይሄ ሽብር ፈጠራ ድርጊት ያወጡት ወታደሮቻችን ሲገደሉና ሲቆስሉ የእስራኤል መከላከያ ኃይል ወዲያውኑ እርምጃ ወስዷል። በቦታው ማለት ነው እንግዲህ ሽብር ፈጠራ ድርጊት በሊባኖስ ማጅዳል ዙን በተባለ ቦታ ነው እንግዲህ የደረሰው። ያን አካባቢ የጦር መሳሪያ መጋዘኖችንና አንዳንድ የሽብርተኞች የሚጠቀሙበትን መኖሪያ ቤቶች የእስራኤል መከላከያ ኃይል ጥቃት አድርሷል። እዚህ ላይ አሁን ይህንን ጥቃቱን የከፋ ለዚህ ብቀላ ሲባል የእስራኤል የመከላከያ ኃይላቸው ማለት ነው ሰፋ በጣም መጠነ ሰፊና ሚዛን ለዋጭ የሆነ እርምጃ ለመውሰድ ፍላጎትና በዝግጅት ላይ እያለ በእስራኤል በመንግስት በኩል ግን አይ መሆን የለበትም አቁሙ የሚል ትዕዛዝ ተላልፏል። ምክንያቱም ያው እንደምታውቁት ወርቅነሽ ይሻያው እኛ የፈለግነውን እርምጃ ለማድረግ እንግዲህ እጃችን የተያዘ መስሎ ይታያል። ምክንያቱም የአሜሪካ መንግስት ሲፈቅድ ብቻ ነው እኛ እርምጃ የምንወስደው። ምንም እንኳ አንዳንዴ ልክ እንደ ትናንትና ያለ ችግር ሲፈጠር ወዲያውኑ ማለት የአሜሪካን መንግስት ከተነገራቸው በኋላ መጠነኛ ሆነ እርምጃ ቢወሰድን በጣም ሰፊ እርምጃ ለመውሰድ ግን የአሜሪካን መንግስት ፈቃድ መጠየቅ አለብን። ስለዚህ የአሜሪካን መንግስት ፈቃድ ያልተቀበለው እንግዲህ የእስራኤል መንግስት ማለት ነው መከላከያ ኃይላችን ሊወስድ የነበረውን እርምጃ ተቆጠቡ ያሉበት ሁኔታ አለ። መከላከያ ኃይሉ እንግዲህ እርምጃ ለመውሰድ ማለት ነው ምክንያቱም በእስራኤል መከላከያ ኃይል ሊባኖስ ውስጥ መጎዳት ያለባቸውን ቦታዎች 1-2-3-4 ዝርዝሩ ተቀምጦ እርምጃ ውሳኔ ብቻ ነው የሚጠበቀው። ከዚያ አንጻር እስራኤል መንግስት ግን ሁኔታው ወደላ ምክንያቱም ወደ ሌላ ጦርነት ተገባ ማለት ይሄ ተጀመረው የድርድር ጉዞ ማለት ነው ሊያቋርጥና ሊከሽፍ ይችላል። ስለዚህ የዲፕሎማሲውን ቦታ እንስቶ የሚል የአሜሪካ አቋም ስላለ እስራኤልም እንግዲህ ጠቅላይ ሚኒስትሩና የመከላከያ ሚኒስትሩ በእርግጥ ይህን በተመለከተ እስካሁን ድረስ ለእስራኤል ህዝብ መግለጫ አልሰጡም። ወርቅነሽ ይሻየው እስካሁን ሁለቱ ከፍተኛ ባለስልጣናት ሁኔታውን በተመለከተ ወደፊት ምን እንደሚደረግ ለዜጎች የተሰጠ መግለጫ የለም። ውስጥ ለውስጥ ባሉ መረጃዎች እንደሚጠቁሙት ግን ያው የእስራኤል መንግስት የመከላከያ ኃይሉን እርምጃ ከመውሰድ ተቆጠቡ ያሉበት ሁኔታ አለ። ለጥያቄ አልፎ አልፎ የእስራኤል መከላከያ ኃይል ለደህንነታችን አስጊ ማለት በአካባቢው ለሚገኙት ወታደሮቻችንም ለዜጎች ደህንነት አስጊ የሆነ አስቸኳይ ሁኔታ ላይ ከተደረሰ እርምጃ ይወስዳል። ከዛ በላይ ግን መጠነ ሰፊ የሆነ እርምጃ ለመውሰድ በፍጹም እንዳልኩት ያው ዞሮ ዞሮ ከአሜሪካ መንግስት ጋር መነጋገርና ፈቃድ መቀበል ስላለብን ይህን ከማድረግ የተቆጠብንበት ሁኔታ አለ እና መከላከያ ያሉ የሚፈልገው ሌላ ነው። በእስራኤል መንግስት በኩል የዲፕሎማሲው ዘርፍ እድል ለመስጠት ማለት ነው። ምናልባት የዲፕሎማሲው ዘርፍ አሁን የተነገረው ሁኔታ ወደፊት ያዛልቅ እና ያዋጣ ይሆን? እኔ እንጃ። እንደኔ አመለካከት ከአሁን በፊት የጠቆምኩበት ሁኔታ አለ። ይሄ ድርድሩ እንዲያው የሞከር ከሚልና የአሜሪካን ፍላጎት ለማሟላት እንጂ በእስራኤል በኩል የሊባኖስ ጦር ሰራዊት በፍጹም የህዝቡላ ሽብር ፈጣሪ ድርጅትን ትጥቁን እንደማስፈታው ግልጽ ነው። ግን ያው እስራኤል እንግዲህ መሀል ላይ ማለት ነው፣ ልክ እንደ ትናንቱ አጋጣሚ ማለት ነው፣ ወታደሮቿ ዜጎቻችን እያጣን ይገኛል።
2: አዎ እንደውም በጣም እንግዲህ በሚገርም ሁኔታ አሁን እንዳለው እንዳይሻየውም እንደጠየቀው ጥላሁን አንተ በሰፊው እንደተመለከትከው በሊባኖስና በእስራኤል ተወካዮች መካከል የሚካሄደው ድርድር ምናልባት እስራኤል መከላከያ ሰራዊት በእርግጥ በሂዝቦላ ወታደራዊ ተቋማት ላይ እርምጃ እየወሰደ ነው፣ ግን ጥቃቱ ተጠናክሮ ይቀጥላልና በአካባቢው የከፋ ጦርነት ይነሳል የሚል ከፍተኛ ስጋት አለ። በዚህ ምክንያትም ድርድሩ ሊቋረጥ እንደሚችል ይጠበቃል። እንደው እውነት እንደገና በሰሜን እስራኤል ያው ከሊባኖስ ጋር ጦርነት እንደገና ይገጠም ይሆን ከሂዝቦላ ጋር?
0: ይኸውልሽ ሳስበው አይታወቅም። መካከለኛው ምስራቅ ያለንበት ሁኔታ እንዴት ነው? ልክ በጣም መፈንዳት ላይ የደረሰበት ሁኔታ አለ። ሁኔታው በትንሽ ነገር ሊለወጥ ይችላል። ለምሳሌ ትናንት እንደደረሱ አይነት ጉዳት ማለት ነው፣ ብዛት ያላቸው ወታደሮች ወይም ደግሞ ዜጎች የሚጎዱበት ሁኔታ ከመጣ እስራኤል በፍጹም የአሜሪካን ሀሳብ ወደ ጎን በማድረግ ያልተጠበቀ እርምጃ ልትወስድ ትችላለች። ያን ያደረገች ማለት ደግሞ ወደ ጦርነት ውስጥ ተገባ ማለት ነው። አሁን ባለው ተጨባጭ ሁኔታ ግን የተጀመረው ጉዞ አለ። ወርቅነሽ፣ ይህን ነገር ማንኮላሸት እስራኤል በእርግጥ አትፈልግም እኮ። ይህን አሜሪካ የምታደርገውን ድርድሩን እድል እንስጠው እንደማይሳካ ታውቃለች እኮ። በእስራኤል በኩል ያለው እምነት ምንድን ነው? የህዝብላን ድርጅት ትጥቁን ማስፈታት የሚችለው የእስራኤል ጦር ኃይል እንጂ ማንም አይደለም የሚል ሁኔታ። እንዲያውም የሚገርምሽ አሁን በስምምነቱ መሰረት እንዴት ነው እስከ መጨረሻው ከሄደ ወይም ደግሞ ወደዛ ከመደረሱ በፊት የመጨረሻው እንደ ውጤት ከመገኘቱ በፊት ለጊዜው ቦታውን ማን ይቆጣጠር የሚል ሁኔታ ተነስቷል። አሁን በዚህ ዙሪያ በአሜሪካ በኩል የቀረበው ሀሳብ ቅድሚያ አሜሪካ እጇን ማስገባት አትፈልግም። የእሷን የጦር ኃይል ወደ ቦታው በማምጣት የሊባኖስ ጦር ኃይል እንዴት እንደሚሰራ ወይም ደግሞ እስራኤል ይህን ስምምነቱን እንዳታፈርስ ወይም ደግሞ የህዝቡላ ድርጅት እንዳያፈርስ ከቦታው የሚቆጣጠር ኃይል ያስፈልጋል በሚል ሲጠየቅ አሜሪካ አይ እኔ አልፈልግም እጄን አላስገባም አለች። ተመልከች፣ በሌላ በኩል ደግሞ አደራዳሪ ነች። በሌላ በኩል ግን ሀሳብ ያቀረበችው ማንን ነው? እንደ ፈረንሳይና ስፔን ነን ሁለቱ ሀገራት ወታደሮቻቸው ወደ ቦታው በመላክ ማለት ነው እነሱ እንዲቆጣጠሩ። ይህን ደግሞ እስራኤል በፍጹም አልቀበለውም። ፈረንሳይም ስፔንም በቦታው መቅረብ የለባቸውም የነሱ ከተቻለ ብለው እንግዲህ በሁሉም በኩል ተቀባይነት ያላት ጣሊያን ነች። ግን የጣሊያን ልዩ ቡድን የሚሆን ልዩ ልዑካን ቡድን የሚሆን ከቦታው መጥቶ ቢቆጣጠር አይከፋኝም ስትል እስራኤል ሀሳቡን የሰጠችበት ሁኔታ አለ። ምን ማለት ነው? ወደ ጦርነቱ ለመግባት ፍላጎት የሌለው የሊባኖስ መንግስት ነው። የሊባኖስ መንግስት መፍትሄ ይፈልጋል። እስራኤል የምትፈልገው ደግሞ የተጀመረውን ስራ የእስራኤል ጦር ኃይል ብቻ እንደሚፈጽመው ስለምታውቅ የፈለገችውን ይሄ ስምምነቱን እንዲያው ለአሜሪካን ላለማስከፋት እንጂ ፍላጎቱ የላትም።
2: ይበልጥ መስጠቱ ጥሩ ነው ለሊባኖስ መንግስት፣ እንግዲህ አቅሙንም መፈተን ማያ ሊሆን ይችላል
0: ነው። ግን እንደማይሳካ የታውቅ ወርቅነሽ። እዚህ ላይ ግን በጣም ይህ ነገር ሁሉ የተያዘው ድርድርና ዛሬም ይኸው እንግዲህ ለሁለተኛ ጊዜ ማለት ነው የሚያደርጉትኝ ድርድር ትናንት ከተቋረጠ በኋላ በኋላ በጣም እንዲንቆላሽ የሚፈልገው የህዝቡላ ድርጅት ነው። ህዝቡላ ድርጅት የሊባኖስ መንግስትና እስራኤል ወደ ድርድሩ ሄደው የተኩስ አቁም ስምምነት ነው ከዛ ማልፎ ምክንያቱም ስጥቀን ፍታ የሚል በሱ ላይ ነገው ነገ ጣት የሚቃጣው ማለት ነው። ያንንን ለማንቆላሸት ከፍተኛ ለተቀን ስራ እየሰራ ያለው የህዝቡ እንደውም ከወዲሁ ትናንት በደረሰው ጉዳት ማለት በወታደሮቻችን ላይ ከዚህ ሁሉ እስራኤል ሆም ብላ ምክንያት ፈጥራ ወደ ጦርነት ለመግባት ፍላጎቷ አላት በማለት በጣም ግልባጭ ሆነ ወሬ ሁሉ በህዝቡላ በኩል ይነገራል እና የህዝቡላ ሽብር ፈጣሪ ድርጅት ይህን የተያዘውን ድርድሩ እንዲንቆላሽ ይፈልጋል። ምክንያቱም ያው ነገ ትጥቁ መፍታት ስለማይፈልግ በእስራኤል በኩል ደግሞ የአሜሪካን ሀሳብ ተቀብሎ አሜሪካንን ኦኬ ላለማስቀየምን ብለው ከጥቅም ጋር ምክንያቱም እምቢ ማለት አንችልም ማለትም አይቻልም እና የአሜሪካ መንግስት ግን በከፍተኛ ሁኔታ ቦታው የተረጋጋና ወደ አቅጣጫ እንዴት ፍላጎት አለው መጨረሻ ላይ የትኛው እንዴት ነው ለሚለው ሁኔታ ማወቅ አይቻልም። በእስራኤል በኩል ግን ተወዱ ያለው
1: በዘጋዘይ ማጠቃለያ ወቅታዊ ዘገባ የምትመለከተው በእርግጥ የመከላከያ ሰራዊታችን የኦክቶበር 7 2023 ዓ.ም ተመረተ የሽብር ጥቃትን ቀጥሎ ያን በጦርነት የተነሳው ከዛን ጊዜ ጀምሮ ከ3 ዓመት በላይ የዘበዘለቀ እስካሁን ጦርነት አላበቃ ማለት ይቻላል። አሁን ግን በዛሬ እስራኤል ጋዜጦች ለይፋ ባደረጉት ላይ ተስንመለከተው በዚህ በዚህ ጦርነት ወደ 9000 ወታደሮች ቆሰሉና በየሆስፒታሉ ገብተው የህክምና እርዳታ ከተደረገላቸው በኋላ ከአራት ወታደሮች ቁስለኞች መካከል 3 ወታደሮች ደግሞ ወደ ሰራዊታቸው ወደ መከላከያ ሰራዊት እንደገና ሄዱ ለማገልገል የሚል ዘገባ አየነ። እንዴት እንደታየዋል
0: በአንድ በኩል ያለንበት 3 ዓመት ያስቆጠረው በእስራኤል ታሪክ የመጀመሪያውና ረጅም ጊዜ ወሰደ ጦርነት ነው። እስራኤል በአብዛኛው ጦርነቱን በአጭር ጊዜ ውስጥ ፈጽማለች። ይሄ ግን 3 ዓመት እንግዲህ በብዙ በህይወትም በንብረትም በሁሉም ጉዳት ያደረሰበት ሁኔታ አለ። አሁን የወታደሮች እጥረት እንዳለ ይነገራል። ይሻየው በዚህ ይህን በተመለከተን በመንግስት በኩል የተለያዩ ህግና ደንቦችን ለማጽደቅም ያው ፖለቲከኞች አሉ። ሁሉን እናቀዋለን። እንዳልከው ብዛት ያላቸው ወታደሮች የቆሰሉበት ጦርነት ነው። ብዛት ያላቸው ወታደሮችም የተሰዉበት ነው። የወታደሮች እጥረት አለብን። በእርግጥ በአንድ በኩል የሚያስደስትህ እስራኤላውያን ወጣቶች ወንድሞቻችን እህቶቻችን ማለት ነው አሁን የህልውና ጥያቄ ስለሆነ ለእናት ሀገራቸው እነዚህ ትናንት የተሰዉት ወታደሮቻችን የግል ህይወታቸውን ስትሰሙ በጣም በጣም ትገረማለህ።
2: ለሀገሪቱ ራሱ በጣም ያው በቃ የተማረ የሚባል ዜጎች ናቸው። በጣም በሙያቸው
0: ፍላጎታቸው ለሀገራችን ከተታገልን ማን ሊጠብቅልን በሚል ቤታቸውን ትተው ማለት ነው
2: በግል ህይወታቸው ድረስ ጉዳት እስኪደርስ ስራ ቦታቸው ልክ ነህ። ታሪካቸው በእጅጉ ያሳዝናል። እንደው ጥላሁን ጊዜ
0: ለማጠቃለል ያህል ሻያው ለመጨረሻ እንደው ለጥያቄ ምንም እንኳ ችግር ቢኖርብንም እነዚህ ወታደሮች ቆስለውም እንኳን ወደ ጦር ሜዳ እንሄዳለን ከወንድሞቻችን ጎን እንቆማለን በማለት ወኔውን ስታይ እዛ ላይ ኩራት ይሰማናል። እና ወታደሩ ጥረት እንዳለም ሆኖ እንደገና ብዛት የተጎዱም አሉ። ወታደሮቻችን አልጋ ተነስተው ትንሽ ጠንከር እንደው የመንቀስ ምልክት ካሳየ ወደ ቦታ በመሄዱ እንሄዳለን የማለት ወኔውን ስታይ ያው ማንነታችን ይህ ያኮራል። ለማንኛውም ጦርነቱ አሁን ጦርነት ላይ ነን እንግዲህ
2: በጣም ያሳዝናል። አው ነፍስ ይማር ለወታደሮች። ጥላሁን በጣም እናመሰግናለን። መልካም ቀን ይሁን። መልካም ቀን። ወደ የሚቀጥለው ዝግጅት ነው ምን አልፈው እንግዲህ ወደ የሚቀጥለው ዝግጅት

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን ያዝናኑ ያስተምራሉ ያልናችሁን የተለያዩ ዝግጅቶች ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። ይቅርታ። ሰዎች በማወቅም ሆነ ባለማወቅ ይቀያየማሉ። ቅያሜ ባላሰብነው ሁኔታ ከቅርብም ሆነ እንዲሁ ከመናወቃቸው ሰዎች ጋር ያቆራርፋል፣ ያቀያይማል፣ ያራርቃል። ታዲያ ይህ ቅያሜ ልባችን ውስጥ መጥፎ ስሜት ሳይቋጥር ማርከሻውን ይቅርታን መቀበልና መስጠት አማራጭ የሌለው መፍትሄ ነው።

ይቅርታ መቼና እንዴት? ሰዎች እንዲሁ ለራሳቸው ጉዳይ ወጥተው የማያውቁትን ሰው ሲገፉ ይቅርታ ይጠይቃሉ። የማያውቁትን መንገድ ወይም ቦታ እንዲያመላክቷቸው ለመጠየቅ ሲፈልጉ ደግሞ በመጀመሪያ ይቅርታን በማስቀደም የሚጀምሩ ሰዎች ጥቂት አይደሉም። ይቅርታ የትህትና ምልክትም ነው። ይቅርታ በሰዎች መካከል ብቻ ሳይሆን ከአምላክም ይለመናል። ሀገርን የሚመሩ ባለስልጣናት፣ በእውቀት ካደጉ ሊቃውንት እስከ ተራ ሰው ድረስ እንደበደለ ስለሚያምን አምላኩን ይቅር በለኝ ሲል ይሰማል። በሐሳብ አለመግባባት ሲፈጠር፣ ትንሽ መገፋፋት ሲከሰት ጀምሮ ያሉትን ጥቃቅን ጉዳዮች ጨምሮ እስከ ታላቅ በደል ድረስ በይቅርታ ይሽርና ሰዎች ሲግባቡ አብሮ መኖር ሲቀጥሉ መልካም ነገሮችን ሲሰሩ ለአዲሱ ትውልድም መልካም ነገርን ሲያስረክቡ ይስተዋላል። ይቅርታ የትህትና መገለጫ፣ ያርቆ አሳቢነት ማመላከቻ፣ የአንድነቱ ማሰሪያ፣ ታላቅነትን የሚያሳይ ትልቅ ምስጢር ነው። Thank you.

ይቅርታ ለራስ የሚሰጥ ድንቅ ስጦታ ነው። ሰው ይቅር ማለት ሲጀምር ህይወት ይጀምራል ይባላል። ሰዎች ሰውን የሚበድሉት አንድም አላዋቂ ሆነው ሌላም ያልገባቸው ነገር ስላለ ሊሆን ይችላልና ይቅርታ በማድረግ ታላቅነታችን እናሳያቸው። አንዳንዶቻችን የራሳችን ህይወት ብንዳስስ በርካታ ነገሮችን ልናይ ልንገነዘብ እንችላለን። ይቅር ባንል ኖሮ በጣም ጠቃሚና በርካታ ነገሮችን ልናጣ እንችል ነበር። በይቅርታ ጓደኝነትን፣ ፍቅርን፣ ትዳርን፣ ልጅን፣ መከባበርን፣ ስልጣንን፣ ንብረትን፣ አብሮነትን፣ ሌላም በርካታ ነገሮችን ያተረፍን እንኖራለንና ለይቅርታ ትልቅ ዋጋ እንስጥ። ይቅርታ ማድረግና ይቅርታን መቀበል በህይወታችን ወሳኝ ጉዳይ ነው እንላለን። ፍቅር ጠፋ ባለም ግጥሙን ያገኘነው ፌስቡክ ላይ ነው። ትተራመሳለች ዓለም ቤቷ አፈርሶ ኑሮ ጣራ ነክቶ ፍቅር ዋጋው ረክሶ ይሄው ሲተላለቅ ሰው ለሰው ተናክሶ ደስታ ሚገኝበት ገንዘብ ብቻ ሆኖ እዝነት ጠፋ ባለም ሰው በሰው ጨክኖ የድሮ ደግነት ዛሬ ግን ተረሳ ስቆ የሚያልፍ እንጂ ጠፍቶ የሚያነሳ የተራበን ማብላት የወደቀን ማንሳት ዛሬ ተቀየረ በተንኮል በክፋት ያንዱን እየቀማች ላንዱ እየሰጠች ዓለም ፍቅርን አጣ ትተራመሳለች። ሁሉም ሰው የራሱ ዕውቀትና ችሎታ አለው። የተሳካ ሥራ ለመስራት ግን አቅምና ችሎታ በሚመጥነው ቦታ መቀመጥ ያስፈልጋል። ለምሳሌ የሕክምና ዶክተሩን ራስ ብትለው መምህሩን ደግሞ ያለሙያው በሌላ ሥራ ብታሰማራው ዕውቀቱን መጠቀም አይችልም። እያንዳንዱ ሰው ስለ ችሎታው ስለ ዕውቀቱ ውስጡ የሚናገር ድምጽ በውስጡ አለ። ያን ችሎታውን የሚነግረውን ድምጽ በደንብ አዳምጦ ተግባር ላይ ማዋል ከጀመረ እውነትም ዕውቀቱን በተግባር ላይ ማዋል ይችላል። አቅማችን ማወዳደር ያለብን በእኛ አቅምና ችሎታ ብቻ ነው። ሁሌም ራሳችን ከሌሎች ጋር ካወዳደርን ደካማነታችን ይታየናል። ከሌሎች ያነስን ይመስለናልና ድክመታችን ከሌሎች አቅም ጋር አናወዳድር። ህይወት ቀላል አይደለችምና አንዳንዴ ጉዞ ሲከብድ ከፈተናዎቹ የበለጠ ጠንካራ ከሆንክ ማሸነፍ ትችላለህ። በህይወትህ ጊዜው እየፈጠነ መሆኑ ቢሰማህም አንተ የቻልከውን እያደረክ ከሆነ እየተጠቀምክበት ነው ማለት ነው። ስራ ስትሰራ የሚተችህ የሚያማርርህ ሰው ይበዛል። ትችት የማይደርስበት ሰው ምንም የማይሰራ ነውና ከተቹህ ስራ እየሰራህ መሆኑ ይግባህ። የተስተካከለና ደስተኛ ቀን ለማሳለፍ ከሰዎች መልካም ነገር አትጠብቅ። አንተ ለራስህ እውነተኛ ሰላም ከውስጥህ እንዲመነጭ ማድረግ አለብህ። እውነተኛ ደስታ እንዲኖርህ ህይወትህ በሰዎች ተግባርና እንቅስቃሴ የተወሰነ አይሁን። ከጎራው ዘልቄ ገጣሚ በአሉ ግርማ። ከጎራው ዘልቄ ስኪል ነጋገር ያለ ሰው ቢወዱት ምን ያደርጋል አገር ህንጻ መች ሆነና የድንጋይ ክምር መንገድ መች ሆነና የድንጋይ አጥር ህንጻው ምን ቢረዝም ምን ቢሰፋ ቤቱ መንገዱ ቢሰፋ ቢንጣለል አስፋልቱ ሰው ሰው ካልሸተተ ምንድነው ውበቱ የኔውብ ከተማ የኔውብ አገር የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር።

የተከበራችሁ አድማጮቻችን እየተከታተላችሁ የምትገኙት ሳምንታዊ የመዝናኛ ዝግጅታችን ነው። አሁን አንድ ሙዚቃ አንጋብዛችሁና ተመልሰን እንገናኛለን። አብራችሁን ቆዩ።

አድማጮቻችን በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ወደ ሚቀጥለው ዝግጅት እንለፍ። አንድ ነገር ለመስራት አንተ የራስህ የሆነ የተለየ አቅምና ችሎታ እንዳለህ እመን። ሰዎች በተፈጥሯቸው ከቤተሰቦቻቸውና ከአካባቢያቸው በሚወርሱት ልምድና ዕውቀት የተለያየ አቅምና ግንዛቤ አላቸው። ስለዚህ አንተም አንድ ነገር ለመስራት የሚያስችል የተለየ ነገር እንዳለህ እመን። ላንተም ሆነ ለሌሎች ሰዎች በጎ አሳቢ አእምሮ ይኖርህ። አንተ ለምታደንቀውና ለምትሰራው ነገር እችላለሁ አደርጋለሁ በማለት አዎንታዊ እምነት ካለህ በጉዞ ሁሉ ያለው ድካም አይታወቅህም። ሌሎች ለሰሩት ነገር ደግሞ ሳይገባህ ከመትተች ወይም ከመታደንቅ ያን ነገር ሲሰራ ያለፈበት ጉዞና ድካም እንዳለ በበጎ አእምሮ ብታስበው ለሰዎች ጥሩ አስተያየት ልሰጣቸው ትችላለህ። በህይወት ጉዞህ ላይ ዳገትና ቁልቁለቱ አስቸጋሪ ቢሆንም በመጨረሻ ግን በድል እንደምታጠናቅቅ እመን። የመጨረሻውን ድል ባሰብክ ጊዜ ድካሙን ቸል ትለዋለህ፣ አቅምም ይኖርሃል። አንዳንዶቻችን በህይወታችን አንድ ነገር ስንፈልግ ያ እንዲሳካ ሌላውን በዙሪያችን ያለውን ሁሉ ነገር እንረሳዋለን። ለምሳሌ ቤተሰብ፣ ስራ ወይም ሌላ ትኩረት ልንሰጠው የሚገባ ነገር ሊሆን ይችላል። ጭራሽ እንረሳውና እንዲሳካልን ለምንፈልገው ነገር ብቻ ስንባዝን ሳናስበው የምናጣቸው ነገሮች ይበዙና በጉልምስናችን ጊዜ ሊኖረን የሚገባን ነገር ይባክንብናል። ስለዚህ ለሁሉም ነገር ተመጣጣኝ ትኩረት እንስጥ። አንዳንዴ ነገሮችን በቁጡ ባልተረዳን ሁኔታ የተለየ ጥቅም እናገኛለን ብለን በስሜታዊነት የምናደርጋቸው ነገሮች ሌሎችን በመጉዳት ወይም ተመልሶ ራሳችንን ዋጋ የሚያስከፍል ሁኔታ በመፍጠር ይጎዳናልና ባልገባን ነገር ላይ በስሜታዊነት እርምጃ ለመውሰድ አንሞክር።

እንኳን መረንበት ገጣሚ ልዑል መኮንን እንኳን መረንበት ራይት ሆነን ለሰው ለመክሰል ለመቁሰል ኑሮ መቻነሰው ለለት ጉርስ ላመት ልብስ ላንዲት ቁራጭ ራዛ ደም እየገበረ ላብ እየሰፈረ ተስፋ ለሚገዛ ያለድሜ ለሚጎብጥ ለመልካችን አምሳል ለመክሰል ለመቁሰል ህይወት መቼ ያንሳል ምን አለበት ታዲያ ከሁሉ አይኖች ጋራ በቅን መተያየት ሸክም ላለበት ሰው ውለታ ሳይቆጥሩ ትንሽ ይቅር ማለት ትንሽ ለፈገግታ ምክንያት ማፈላለግ በደግነት ማከም የህመምን ፈለግ ቃል አለማራገብ የምላስን ሰዓት እየሰሙ ማለፍ ቶሎ ቶሎ መርሳት ካፍ እየቀደሙ ፍቅር ብቻ መልቀም ሰውን በዚህ መውደድ ሰውን በዚህ ማከም በሰዎች ድካም ውስጥ ራስን ማየት መቻል ለራስም ለአምላክም ለሰውም ይመቻል ሞቀስ መክሰስ መርገም የሳቱንም መድገም እንኳን ድኩም ገላን ነፍስን ያሰለቻል ዓለምም ፍጥረትም ዘመንም ህይወትም እውነትም እምነትም ሳይደርሱበት ያልቃል አንድ ሰው አንድ ልብ አንድ አካል እንኳንስ ለክፋት ለፍቅር መች ይበቃል ታዲያ ለዚህ ሁሉ መግቻ ለዚህ ሁሉ መርቻ ለዚህ ሁሉ መፍቻ ቶሎ ቶሎ መውደድ ይቅር ማለት ብቻ የበለዙን ልቦች በተስፋ እንድንኩል በቅንነት መንገድ ትንሽ እንቸኩል የበለዙን ልቦች በተስፋ እንድንኩል በቅንነት መንገድ ትንሽ እንቸኩል

እኔም ናፍቀኛል። እረፍት ባጣም እንኳን ካንተም ያገናኘኝ በቀናት መካከል ላንተ ቀኖች አሉኝ። እመነኝነት ነው አይጠፋም ለኛ ቀን ባንድ አገናኝቶ በፍቅርም ያዋድጀን። ሰመመን ነው ናፍቆት ከሐሳብ ይከታል አይሎም ሲባባስ ለራስ ይታክታል። እናማ በመናፍቅ ብዛት ሳልወድቅ ደክሜ በቅርዋይ ሃለሁ ሳይበረታ ሀመም

0: የተከበራችሁ አድማጮቻችን የዛሬው መዝናኛ ዝግጅታችን ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸር እንሰንብት። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ይሻየው አሁን ደግሞ ስልክ መስመራችን ላይ ወደ ሰሜን እስራኤል ሻገር በማለት አቶ ሽሙኤል ሰርበቱ ይገኛል በስልክ ነው። ከሱ ጋር ነው የምንወያየው በወቅታዊ ጉዳይ።
1: አዎ አቶ ሽሙኤል ምረት የማዘጋጃ ቤት የማህበራዊ ጉዳይ
0: ሽሙኤል ሰንበቱ
1: አዎ የባለሙያውን እየገለጽን ሲሆን የማህበራዊ ባለሙያ ነውና በሰዋው ወደ ሰሜኑ ክፍለ ሀገር እንዴት ተጓዝን ብንል ያለው የደቡብ ባርኖስ ጋር በተያዘ መሰለኝ።
0: እውነት ነው እንግዲህ። ጤና ይስጥልን አቶ ሽሙኤል እንደምን አለ?
2: ጤና ይስጥልን እንደምናችሁ?
0: ሰላም ነን እና መሰግናለን።
2: በጉጉት ነው እናንተ ጋር ለመነጋገር የነበረኝና ይህን መድረኩን ስለሰጣችሁኝ በመጀመሪያ ከፍ ያለ ምስጋና አቀርባለሁ።
0: እናመሰግናለን።
2: እንግዲህ እኔ ሻየውም እናንተም እንደምታውቁት ሌሎችም እንዲህ አንጋፋ መሪያችን አዲሱ መሰለም፣ ወይዘሮ ጠጋም፣ ዶክተር ጠጋ እንደሚያውቁት እኔ የሲኒየሩ አንጋፋ ነኝ። ወደ 40 ዓመት ህብረተሰብ ጋር አብሬ እንደ ሰንሰለት መር ሰውዬ ነኝ እና ስለሰጣችሁ በመድረኩን በጣም አመሰግናለሁ ከወዲሁ ማለት ነው።
0: እውነት ነው እንግዲህ በማህበረሰብ ውስጥ አዎ ተንቀሳቃሽ
2: እዚህ ውጭ እንግዲህ እኛ ያለንበት ጊዜ አሁን ትንሽ የፖለቲካ ዘመን ነው እና እኛ ቅራቲያም እንግዲህ ትንሽ ደከም ያለ አንጋፋ ጎን አለነ።
1: ግን አቶ ሽሙኤል ሰንበቱ አሁን ወደ አንተ ያመጣ ነው የፖለቲካው የእንቅስቃሴ የኔ ምረጡን እንቅስቃሴ ጀምሯልና ይሄ በዚህ ዙሪያ በእርግጥ ወቅታዊ ጉዳይ ነው። ግን የደወልነው የደህንነትን የጸጥታ ከሰሜኑ ከደቡብ ሊባኖስ የተፈጠረው የጸጥታ መደፍረስ ጋር በተያያዘ እንዴት ናችሁ? ማዘጋጃ ቤት ሰራተኞች፣ ባለስልጣናት፣ አስተዳዳሪዎች ምን እያሉ ነው? እስካሁን ጠላት ከደቡብ ሊባኖስ ሂዝቦላ ሮኬት አልወነጨፈም ወደ ክልላችን? እንዴት ታዩታላችሁ በሚለው
2: እንግዲህ ጥሩ ነው። አቶ ኢሳያስ ነው?
1: አዎ የሀገረ ኢትዮጵያ ኢሳያስ ነው። ያው
2: ሂዝቦላ የሚለው በዚህ በሊባኖስ የነበረው ትንሽ ጠጥ ብሎ ነበር። አሁን ግን ይኸውልህ እንደምታየው እንደምሰሙተኝ ትናንትና ሁለት ወንድሞቻችን ልጆቻችን ያው በጦርነቱ ምክንያት ያው እዚች ያው እንዲህ ሞት ሆነዋል ገሏቸዋል ማለቴ ነው። እና ከዚህ ውጭ እኛ በእውነቱ በዚህ በሰሜኑ ክፍለ ሀገር ብዙ ብዙ ብዙ ነገሮች አሉ። በማህበራዊ ኑሮ ደካማ ጎን አለን። ደካማ ጎን ስልህ ትክክል በልጆቻችን ሆነ ቀይጣኖት በተለያየ መልኩ ደካማ ነው። በተለይ እኛ በቅራቲያ ምልህ እየሰማህ ነው?
0: እየሰማን ነው። አዎ
1: ጥሞና
2: በጣም ደካማ ጎን አለን። ከዚህ ውጭም እያንዳንዳችን የራሳችን ኢንተርፌሽ ወደ የራሳችን
0: ፍላጎት
2: ጉዳይ ነው የምንጓዘው እንጂ ለእኛ ለህብረተሰቡ የሚለውን ብዙዎቻችን አሉ። እኔ ስም መጠገር አልችልም አሉ ብዙ። እና እኛ እኔ ብዙ ጊዜ ብዙ ቦታዎችም እኛ ቅራቲያም አሁን ብዙውን የዋለሁበት ቦታዎች ነበሩ ልጆች የሚያመሹበት የሚሉበት። ያ ባሎባንታ ምንድን ነው ይባላል። ባሎባንታ ተዘግቶ ልጆቻችን ዛሬ ብዙ ቦታ ሲዞሩ ነው የሚያመሹ።
0: እንግዲህ ወደ ማህበራዊ ጉዳይ እየገባን ነው። በእርግጥ እንግዲህ የጸጥታ ሁኔታ አሰጋም ለጊዜው ነው ያልከን አቶ ሽሙኤል።
2: የጸጥታ ሁኔታ እያያችሁት ነው።
0: አዲስ ነገር የለም። ያው የተነገራችሁ መልእክት እንደው ጥንቃቄ ማድረግ የሚያስፈልግ ከሆነ የተሰጠ መመሪያ የለም እስካሁን?
2: አለ አለ።
0: እሺ እስኪ ምን
2: አለ? አለ ሊባኖስ አሁን እንደገና ያው ኢራንም እንደገና እየተባለ ነው። እኔ እንደሰማሁት ዛሬ እንግዲህ በእርግጥ በወረቀት አላየሁት እንደሰማሁት ግን ከዚያ ያው እኛ ያለችን ለልችን መጠጊያ ንቅላት እሷን ሁሉ እያንዳንዱ ህብረተሰብ በያለበት ቦታ ይህንን ጥንቃቄ እንዲያደርግ እየተባለ ነው። እንግዲህ ከይቅርታ ጋር አረብ ሁለጊዜ ቢሆን አይታመንም እና ያው የሆነ ነው። ስለዚህ እኛ በጥንቃቄ ላይ አንዳንድ እናቶቻችን አባቶቻችን አንዳንድ ይሄ ችግር በመጣ ጊዜ ግም ነገር እንዳይወድቁ እነሱን ለማስረዳት እኔ እንዲያውም በዛሬው ቀን ነው ምስራዳ ክሊታ አሉ አላፎች ከነሱ ጋርም ትላማታም ዛሬም ተነጋግረናል። ይሄ ነገር አባቶቻችን እኛ ህብረተሰባችን እንዴት ባለው ደረጃ ለመርዳት እንደምንችል ይህም ሁሉ እየተነጋገርን ነው እና እኛ
0: ጥሩ ነው ወቅታዊ ጉዳይ ነው እንደው አረብ ስላልከን እስራኤል ዜጎች ደግሞ አሉ አጠቃላይ ሁሉን መቼም እንዳያካትት ስለምን ሰጋ ነው እስራኤል ዜጋ የሆኑ አረቦች ልጆቻቸውን ማሳደግ ማስተማር በሰላም ይኖሩ አሉ አልፎ አልፎ ደግሞና እነሱንም እንዳያጠቃልል ብለን ነው ለጊዜያችን አጭር ስለሆነ ወደ ማጠቃለያ ነው ምንድነው በማህበራዊ ጉዳዩ ግን በሰፊው እንወያይበታለን።
2: ሎ እኔ እንግዲህ ልንገርሽ እኔ ወደ አረብ ማለዴም ወደዛ ማለዴም
0: እንደው ስለጠቀስክ ነው ችግር የለውም እሺ እንቀጥል ለማጠቃለያ ምን ትላለህ አሁን በዚህ በጸጥታው ዙሪያ?
2: ቀጥታው እንግዲህ እግዚአብሔር ይጠብቀና ያገርቱ ሰላም ያደርግልና እኛ ሁላችንም ሰላም እንሆን። ከዚህ ውጪ ያለነው አሁን ኢሉል ይባላል ኢሉል ዘመን ነው የሐምሌም ጾም ማልፈናል ኢሉል ነው። እንግዲህ አሁን እስራኤል ሚደነው በጦለቱ በስግደቱ በበቃው በመሳይቱ ነው እና እቺን ዘመን እኛ በጦለት እንድናልፍ ከዚህ ያለንበት ዘመን ነጣ እንድንሆን ይሄን አንደኛ ያው ከሞላ ጎደል እናገራለሁ። ከዚህ ውጪ እንግዲህ እኔ ፖለቲካ አትንካብላችሁ የፖለቲካ ደግሞ ይሁላችሁ እኛ በአሁኑ ሰዓት ይሁላችሁ አምስት ስድስት ብትር እንሰብረዋለን ብንል አንሰብረውም። አንድ ብትር ግን ለመስፈር እንችላለን እና በአሁኑ ሰዓት የምታዩት ቀረብ ያለውን ከፊታችን ያለውን መብላት አለብን ስልሽ እኔ በዚህ አጋጣሚ እየሰማሽ ነው? አሎ
0: እየሰማን ነው።
2: በዚህ አጋጣሚ ለማ
0: እናጠቃልል ሰዓታችን
2: ያለ አረጋ አረጋ በዚህ አጋጣሚ አሁን ቀረብ ላለች
1: ሽሞል ሰበቱ
2: አጋናት
1: ወል በዚህ ጉዳይ ላይ በሌላ ቀንበት
2: ደግሞ ደጋቤ ተፈናን ፖለቲካ አይደለም እና ዛሬ የተባረከ የተቀደሰ ይሁን ዜና አንድ አዲስ ነገሮች ካሉ
1: ሽሞል ምረት ሽሞል ሰበቱ ፖለቲካ ብዙ ተወዳዳሪዎች ብቻ ሰማኛለ ብዙ ሰዎች ጩተወዳዳሪዎች አሉ በማህበረሰባችን ስለዚህ በአንድ ጩተወዳዳሪ ብቻ ላይ ምናተኩራን ሆነም በእኩልነት ምን መረከተው ረሳ ጉዳይ ስለሆነ በሌላ ጊዜ እንነጋገራለን አጠቃላይ
0: እና መስክናለን በአስፈላጊው ወቅትና ጊዜ በሁሉም ነገር እንወያያለን በማህበረሰቡ በፖለቲካው
2: ተጣጥቶ ድረሁን
0: እሺ
2: ከዚህ ዓለም ጋር አቀርባለሁ
0: እሺ
2: የታየው ኢሳያስ እኔ እድሜ ጋር ነው
0: እና መስክናለን ጊዜ
2: ስለሆነ ተዳራ ባመስክናለን
0: እሺ መልካም ቀን ጊዜያችን ስለገደበን ነው እና መሰግናለን። የተከበራችሁ አድማጮቻችን እንግዲህ ስርጭታችን ይሄን ይመስል ነበር። ለቴክኒክ ባለሙያዎች ለአየር ኒውማንና ለዮኒ ምስጋና ይድረሳቸው። ወርቅነሽቴና ሻያው ደጉ ነበርን ያስተናገድናችሁ። እንግዲህ መልካም ምሽት ይሁንላችሁ። ሻያው ደጉ መልካም ቀን
1: ምሽት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ኢብራሂም ዘመን አቆጣጠር ዮም ሐሚሺ ካፍ ጊሜል በአፍ ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 6 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 30 ቀን 2018 ዓ.ም ተመረተ ነው። የምሽቱ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም በወቅቱ ተጨባጭ ሁኔታዎች ከአድማጭ ጋር እንወያያለን። ሳምንታዊ የጣቶች ፕሮግራም ሰዓቱን ጠብቆ ይቀርባል። ከተለያዩ አድማጮች ጋርም እንደዚሁ የስልክ ውይይት እናደርጋለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢናሚን ናታንያሁ ከህንዱ አቻቸው ጋር በመካከለኛው ምስራቅ ጉዳይ በስልክ ተወያዩ ተባለ። በደቡብ ሊባኖስ ትናንት የህይወት መስዋዕትነት የከፈለው ተጠባባቂ ወታደር ሻምበል ባሻ ታሚሮ ባክኒን የቀብር ስነ ስርዓት ዛሬ በ7 ሰዓት ከ20 ደቂቃ ላይ በኢላት በሚገኘው ወታደራዊ መካነ መቃብር ይፈጸማል። እስራኤልና ሊባኖስ ለሶስት ቀናት በሮማ ያካሄዱት ድርድር መጠናቀቁን የሊባኖስ መገናኛ አውታሮች ዘገቡ። የሳውዲ መከላከያ ሚኒስትር በቀይ ባህርና ባብል ማንደብ ከሁቲ አማጺ ቡድን ጥቃት ለመከላከል ለተቋቋመው ዓለም አቀፍ ጥምር ኃይል አዛዥ አብደል ቤን ሰላም አሻሪን መሾሙን አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢናሚን ናታንያሁ ከህንዱ አቻቸው ጋር በመካከለኛው ምስራቅ ጉዳይ በስልክ ተወያዩ ተባለ። ሁለቱ መሪዎች በተጨማሪም በህንድና በእስራኤል መካከል ስለሚደረገው የጋራ ትብብር መወያየታቸውን ከደረሰን ዘገባ መረዳት ችለናል። በደቡብ ሊባኖስ ትናንት የህይወት መስዋዕትነት የከፈለው ተጠባባቂ ወታደር የሻምበል ባሻ ታሚሮ ባክኒን የቀብር ስነ ስርዓት ዛሬ በ7 ሰዓት ከ20 ደቂቃ በኢላት በሚገኘው ወታደራዊ መካነ መቃብር ይፈጸማል ተባለ። ታሚሮ ባክኒን በ33 ዓመት የዕድሜ ክልል የሚገኝ የኢላት ከተማ ነዋሪ ሲሆን ትናንት በደቡብ ሊባኖስ ማጅዳል ዞን በተባለው የእስራኤል መከላከያ ሰራዊት በሚቆጣጠረው ሰፈር ህንፃ ውስጥ የተጠመደ ፈንጅ ፈንድቶ እሱና ጓደኛው ተጠባባቂ ወታደር የሻለቃ አሬል ቪርንሽቶክ የህይወት መስዋዕትነት ሲከፍሉ ሌሎች 4 ወታደሮች በከባድ ሁኔታ ቆስለዋል። የታሚር ወንድም ዮአቭ ቫክኒን በረሽት ፊት ሬዲዮ በተደረገለት ቃለ መጠይቅ እንደገለጸው ወንድሙ በሃይቴክ የሚሰራና የሳይበር ባለሙያ እንደነበረ በስራው እድገት ሊሰጠው ቢገባም በተደጋጋሚ ወደ ተጠባባቂነት ግዳጅ ስለሚጠራ እድገቱ እንዳልተሰጠው ከጥቅምት 7 ጥቃት በኋላ በጋዛ ሰርጥ ለ7 ወራት ያክል እንደቆየ በሶሪያና በሊባኖስም በተደጋጋሚ ሲያገለግል እንደቆየ ተናግሯል። በተጨማሪም በባህሪው መሳቅና መጫወት የሚወድ ለቤተሰቡ የሚችለውን ሁሉ የሚያደርግና የሚያግዝ እንደነበረ ገልጿል። አሬል ቪርንሽቶክ በ34 ዓመት የዕድሜ ክልል የሚገኝ ሲሆን ባለትዳርና የ4 ልጆች አባት ነበር። የቀብር ስነ ስርዓቱ ዛሬ ከቀኑ 12 ሰዓት ላይ በኢየሩሳሌም ከተማ በሚገኘው ግባት ሻኡል መካነ መቃብር ተፈጽሟል። ነፍስ ይማር። እስራኤልና ሊባኖስ በሮማ ለሶስት ቀናት ያካሄዱት ድርድር መጠናቀቁን የሊባኖስ መገናኛ አውታሮች ዘገቡ። የእስራኤልና የሊባኖስ ተወካዮች በአሜሪካ አደራዳሪነት ለ7ኛ ጊዜ ተገናኝተው የተወያዩ ሲሆን አሁን በሮማ ያካሄዱት ድርድር በወታደራዊ በፖለቲካዊ እና በሁለቱ ሀገራት ድንበር በሚመለከት ያለውን ህጋዊ ሁኔታ ትኩረት በማድረግ የተካሄደ መሆኑ ታውቋል። የሊባኖስ መንግስታዊ ምንጭ አልጀዲድ ለተባለው የሀገሪቱ ቴሌቪዥን እንደገለጸው ሊባኖሳዊ እስረኞችና በዓለም አቀፉ የቀይ መስቀል ድርጅት ጣልቃ ገብነት ላይ የሚያጋጥመውን ችግር በሚመለከት መወያየታቸው የተገለጸ ሲሆን ሊባኖስ ተጨማሪ አዲስ የሙከራ ቦታዎች እንዲሰጧት ሀሳብ ማቅረቧም ተገልጿል። አሁን በአካባቢው የተፈጠረው የጸጥታ መደፍረስ ግን በድርድሩ እንዳልተነሳና ጉዳዩ የተኩስ አቁሙን ለሚቆጣጠረው ኮሚቴ እንዲወያይበት መተላለፉን ከደረሰን ዘገባ መረዳት ችለናል። ከሆማሽ ወደ አፉላ ሲጓዙ መንገድ ተሳስተው ወደ ጀኒን የገቡ ሁለት እስራኤላውያን በርካታ ፍልስጤማውያን ድንጋይ በመወርወር ጥቃት ሊያደርሱባቸው እንደማከሩ ተገለጸ። ሁለቱ እስራኤላውያን ከፍልስጤማውያን ጥቃት ለማምለጥ ባደረጉት ጥረት ጊልቦአ ከተባለው መተላለፊያ መድረስ የቻሉ ሲሆን በመኪናቸው ላይ ከደረሰው ጉዳት በስተቀር በእነሱ ላይ ግን ጉዳት አልደረሰም ተብሏል። መዳረሻው ከጠፋ ከሳምንታት በኋላ አስከሬኑ በተገኘው የኤልዳር ዳያን ግድያ የተጠረጠሩ ሁለት ጓደኞቹ የስራት ጊዜ ለ15 ቀናት እንዲራዘም ፖሊስ ጥያቄ ማቅረቡ ታወቀ። ኤልዳር ዳያን በ23 ዓመት የእድሜ ክልል የሚገኝ የዲሞና ከተማ ኗሪ ሲሆን ከሁለት ሳምንታት በላይ መዳረሻው ጠፍቶ ሲፈለግ ከሰነበተ በኋላ ዛሬ ጧት በፔታቲክቫ ከተማ በአንድ ነዳጅ ጣቢያ አቅራቢያ ክፍት ቦታ ላይ አስከሬኑ መገኘቱ ታውቋል። የሞቱን ምክንያት ለማወቅ አስከሬኑ ለምርመራ ወደ አቡ ካቢር ተቋም መላኩን ከደረሰን ዘገባ መረዳት ችለናል። የሳውዲ መከላከያ ሚኒስትር ጽፈት ቤት በቀይ ባህርና በኤደን ባህር ሰላጤ ባብል ማንደብ የመርከብ መተላለፊያ መስመር ከሁቲ አማጺ ቡድን ጥቃት ለመከላከል ለተቋቋመው ዓለም አቀፍ ጥምር ኃይል አብደላ ቢን ሰላም አሻሪን አዛዥ አድርጎ መሾሙን አስታወቀ። አሻሪ ኃይሉ የተቋቋመው ኃይል መርከቦችን ከጥቃት የሚከላከል እንጂ ማንኛውንም ሀገር ወይም ድርጅት ላይ ጥቃት እንደማይሰነዝር ገልጸው የጥምር ኃይሉ ዓለም አቀፍ ሕግ በሚፈቅደው መሰረት የመርከቦችን እንቅስቃሴ ነጻነት ለማስጠበቅ እንደሆነ ገልጸዋል። ሳውዲ በተቋቋመው ዓለም አቀፍ ጥምር ኃይል ተጨማሪ ሀገራት እንደሚቀላቀሉና በሚቀጥለው ሳምንት በጉዳዩ ለመወያየት ጉባኤ የሚካሄድ መሆኑን አስታውቃለች። በሌላ ዜና የሁቲ አማጺ ቡድን ይሂአ ሰሪአ በባላስቲክ ሚሳኤል እና በድሮን ባደረሱት ሰፊ ጥቃት በየመን በሚገኙ የሳውዲ ደጋፊዎች በሚገኙባቸው ካምፖችና የተለያዩ ቦታዎች ጥቃት ማድረሳቸውን በተቀረጸ መልእክት አስተላልፏል። ቃል አቀባዩ ጨምሮ እንዳለው እርምጃ የተወሰደው የሁቲ አማጺ ቡድን በተቆጣጠሩት አካባቢ ጥቃት ለማድረስ ዝግጅት ሲያደርጉ እንደነበር ስለታወቀ መሆኑን ገልጾ በጥቃቱ በመቶዎች የሚቆጠሩ እንደተገደሉና እንደቆሰሉ ማስታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ01 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ47 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ ሙቀቱ ይቀንሳል። ቅዳሜ ተመሳሳይ ሆኖ እንደሚቀጥልና እሁድና ሰኞ ሙቀቱ እንደገና ደረጃ በደረጃ እየጨመረ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴል አቪቭ እና በሃይፋ 31፣ በጽፋት 30፣ በቤት ሻን 28፣ በብኤርሸባ 33፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ በወቅታዊ ጉዳዮች ዙሪያ እንወያያለን። ከአድማጭ ጋር ስልኩ ቀጥታ መስመሩ እንደሰራለን እንጀምራለን ውይይታችን። በርካታ ርዕሰ ጉዳዮች አሉ። እንደሚታወቀው ዛሬ በሰሜኑ የሀገራችን ክፍልም ጸጥታው ደፍርሷል። ትናንት እኩለ ቀን ላይ ነው እንግዲህ ሁለት የመከላከያ ሰራዊቱ አባላት ተጠባባቂ ወታደሮች የህይወት መስዋዕትነት ከፍለዋል። ነፍሳቸውን ይማር። አንዱ ዛሬ 12 ሰዓት ላይ ቀን በኢየሩሳሌም በሚገኘው መካነ መቃብር የቀብር ስነስርዓቱ ተፈጽሟል። ሌላው ደግሞ የኤላት ከተማ ኗሪ ነው። አሁን ነው በዚህ ሰዓት እንግዲህ በሰባት ሰዓት ከሀያ ላይ ኤላት በሚገኘው ወታደራዊ መካነ መቃብር ታሚር ቫክኒን የቀብር ስነስርዓቱ ይፈጸማል። ነፍሳቸውን ይማር። ሁለቱንም እንግዲህ በተጠባባቂ ውትድርና ነበር የሚያገለግሉት። ታሚር ባክኔን በ33 ዓመት የእድሜ ክልል የሚገኝ አሬል ቬሮንሽቶክ ደግሞ በ34 ዓመቱ ነው። ባለትዳርና የአራት ልጆች አባት እንግዲህ በሚያሳዝን ሁኔታ ህይወት መስዋዕትነት ከፍለዋል። በደቡብ ሊባኖስ መከላከያ ሰራዊት የእስራኤል መከላከያ ሰራዊት በተቆጣጠረው አካባቢ አንድ ህንፃ ውስጥ ነው እንግዲህ የተጠመደ ፈንጅ ፈንድቶ የህይወት መስዋዕትነት የከፈሉት አራት ተጨማሪ ወታደሮች በከባድ ሁኔታ ቆስለዋል። በዚህ ጥቃቱ እንግዲህ እንዴት እንደደረሰ በትክክል

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ ሙሼ ባህታ ጋር በቁታይ ጉዳይ እንወያያለን። አቶ ሙሼ ስልክ መስመራችን ላይ ነው። ጤና ይስጥልን፣ እንደምን አመሻህ አቶ ሙሼ?
1: እንደምን አመሻሽ ወርቅነሽ። እንዲሁ ለአድማጮቻችን
0: እናመሰግናለን። እኛ ሰላም ነን። እንዴት ነው ደቡ? ይሞቃል ደግሞ አሁን በረሃ ስለሆነ እናንተ አካባቢ እንዴት ነው? ያው መቼም ነው ሁሉም ቢሆን ሙቀቱ እንዴት ይዟችኋል?
1: እንግዲህ በሀገራችን በሁሉ ሀገራችን እንግዲህ መቼ ነው በሰሜን ላይ ነበርኩኝ፣ ትናንትና ተላይብ አካባቢ ነበርኩኝ እና ስታየው ሙቀቱ በጣም ኃይለኛ ሙቀት ማን ያለው ግን ከሰዓት በኋላ ትንሽ ቀዝቀዝ ይላል። ሁለተኛ ተላይብ አካባቢ ይወብቃል፣ እዚህ አካባቢያችን ግን ትንሽ ንፋሱ ለየት ያለ ነው እና ልንቋቋሙ የምንችል ሙቀት ነው ባይ ነኝ።
0: አዎ የተለመደ ነው። ያው ክረምቱም በጋውም በየጊዜው ይመጣል ይፈራረቃል። እውነት ነው፣ መቋቋም ይቻላል። የተለመደ አይደል? ምን ችግር አለው? ሙቀቱ ይህን ይመስላል። የአየሩ ጸባይ፣ የሀገራችን ጉዳይ እንዴት ነው? የሰላሙ ጉዳይ በሰሜኑ የሂዝቦላ ድርጅት አሁንም አላረፈም። እንግዲህ በሚያሳዝን ሁኔታ በድጋሚ መከላከያ ሰራዊቱ አባላት ወታደሮች ህይወት መስዋዕትነት ከፍለዋል። በአዛም ስለ ሀማስ በተደጋጋሚ ሰሞኑን እየተወራ ነው። እስኪ በሰሜኑ ያለውን ሁኔታ እንየው፣ እንደው እንዴት ታየዋለ? በሊባኖስ በኩል ያለውን የሰላም ችግር
1: ወርቅነሽ፣ ወደ መልሱ ከመግባቴ በፊት እንደሚታወቀው ትናንትና ሁለት ወታደሮቻችን ለሀገራቸው ደንበር ሲል ህይወታቸውን አሳልፈዋል። ለሀርኤል እና ለታሜር ነፍሳቸውን ይማርላለሁ፣ ለቤተሰብ ደግሞ ጥናት ይሳቸው ላለሁ። እንደዚሁም ደግሞ አራት ወታደሮቻችን በዚህ ሁኔታም ቆስለዋል በከፍተኛ ደረጃ። ለነሱም እግዚአብሔር እርዳታ ምሕረቱን ይላክላቸው ላለሁኝ። ከዚህ በመቀጠል እንግዲህ እነዚህ ወንበዴዎች ሂዝቦላ በአሜሪካ አማካኝነት የሰላም ድርድር ብለው ጦርነት ቁሟል፣ እስራኤል እንዳትወጋ እንዳትመታ እንዳታጠፋቸው እጇና እግሯን እንድታሰር አድርገው የእኛ ወታደሮችን ጉዳት ያደርሱብናል። ስለዚህ እነዚህ ወንበዴዎች እስራኤልን ካላጠፉ ተኝተው የሚያድሩ አይመስሉም። ነገር ግን እስራኤል የሚይዛት የሚላት ስለሆነ እንጂ በጦርነት በኩል እስራኤል የሚመስል ወታደር በዓለም የለም። በሌላ ሚና መጫወት ይችል ነበር እስራኤል ሀገራችን። ነገር ግን ምን ይደረጋል፣ እኛ ብቻችን አይደለም ያለነው እዚህ ዓለምና አሜሪካ የምታደርገው ያለ ሂደት ትንሽ ትክክል አይደለም ባይ ነኝ። እንግዲህ እነሱ እየገደሉን እየቆሰሉን እየበደሉን እንደፈለጉት እስራኤል ወታደሮች ሊዋጉ አልቻሉም። አሁንም እንዳይንቀሳቀሱ አድርገው ይዟቸዋል።

0: ተዋል። እንግዲህ መንግስታችን እንደዚህ የሚከተል ከሆነ ምንም እንኳን ትራምፕ ወዳጃችን ቢሆኑም እስከዚህ ድረስ ነው እኛ ዝም ለማለት የምንችለው ከዚህ በኋላ ግን አይቻልም ብለው የሚከባውን እርምጃ መውሰድ አለባቸው የሚል ሐሳብ አለ።
1: አዎ አስቸጋሪ ነው። እንደውም ወደ ደቡብ ከመላፋችን በፊት እንደሚታወቀው በሊባኖስና በእስራኤል መካከለ የሰላም ድርድር ለመድረስ ጥረት እየተደረገ ነው። አሁንም ዛሬ ተጠናቀቀ ለሶስት ቀናት የወሰደ የሰላም ውይይት አካሂደዋል በሮም። በዚህ መካከለ ደግሞ የሂዝቦላ ድርጅት በሚያደርሰው ጥቃት ያው አሁንም መተቃቃቱ እንደቀጠለ ነው። እንደው እንደገና ወደ ጦርነት ወደ ሰፊ ጦርነት የመመለሱ ድል ይኖር ይሆን በዛ አካባቢ?
0: እንግዲህ ፕሬዚዳንት ትራምፕ እንግዲህ እዚህ አካባቢ ያለው ጦርነት አሁን በትራምፕ የሚያልቅ በትራምፕ የሚፈጸም ሆኖ ነው ያለው። የትራምፕ አካሄድን አይተው ነው እንግዲህ ይህን የሚያደርጉት። አሁን ይሁና ወደ ኢራን በምንሄድበት ምንም ለዚህ ጥያቄ የሚሆን ይህም ራሱ ወደዚህኛው የሚያደርግ ነው። እንግዲህ ኢራን በተለያዩ ቦታዎችን ወንበዴዎቿ ስላሏት በእነሱ የምታንቀሳቀሳቸው ኢራን ነች። ስለዚህ ኢራን አሁን ምንድነው አሜሪካን ተጎንብሳ የምትለምናቸው አይነት እኮ ነው የመሰሉት። ትናንትና ሰላም ድርድሩ ይፈረማል ተብሎ ያው እስካሁን ድረስ እየሳቡ እነሱ የበላይ ሆነው ተለማኝ ሆነው የአሜሪካ መንግስት ሀያል መንግስት የምትባለውን ይኸው እየጎተቱ እዚህ ድረስ አድርሰዋታል። በጣም የሚያሳፍር ነው። ለአሜሪካ ውርደትን እያደረጉባታል። እኔ መጨረሻ ምናልባት ለእኛ ሲል እኚህ ሰውዬ ሀሳባቸውን ቀይረው እርምጃ ካልወሰዱ ለእነዚህ አሁኑ ያለው ወንበዴዎችም የምታንቀሳቀሳቸው ኢራን ነች። ስለዚህ ድርድሩ ሰላም ነው ከተባለ ሰላም መሆን አለበት። ድርድር የሰላም አለ እንግዲህ አሜሪካ የወሰነችው ውሳኔ ነው። አሁን እኛ ስንሞት ዝም ብላችሁ ተመቱ ወይም ደግሞ አንዱ ገጻችሁ ተመቷልና ሁለተኛው ገጻችሁን ስጡ የሚባለውን ነገር ለእስራኤል ከፍተኛ ውድቀት ሊያመጣባት ይችላል። ይኸው ዛሬ ቀን የከፈል ነው በቃ የሚያስለቅስ የአራት ልጆች አባት ህጻናቶች ሚስቱ ስትናገር ስትሰማት በቃ አንጀቴን የሚበላ ነው። እና ስለዚህ ይህን ነገር መቅረት አለበት። እኛ ይህ ዋጋ መክፈል የለብንም መሆን የለበትም ጠቅላላውኑ። ለምንድን ነው በጥሩ ሁኔታ ጀምረን አሁን ቀስ በቀስ ግን ከፍተኛ ዋጋ እንዴ? ኢራን በ12 ቀናትን ደምስሶ የመጣ አየር ኃይል እያለ ወታደሩ ጠንካራ እያለ አንድ አየር ሳይነካ ተመልሶ መጥቶ አሁን እነዚህ ወንበዴች ግን በተለያዩ ቦታዎች በስን እየገቡ ጉዳት ሲያደርሱብን ግን በጣም ይቆጫል፣ ያሳምማል። መሆን የሌለበት ሂደት ነው ይህ የሚካሄደው ያለ። በአዛ በኩል ደግሞ አሁንም ትራምፕ ናቸው በአይነኝ እኔ እንግዲህ እነሱ ሰላም ይሆናሉ በሳጥቃችን እንፈታለን ብለው ከፈረሙ በኋላ አሁን የኢራንን ሁኔታ ስላዩ ሞራል ያገኛሉ። ኢራንም እኮ ሆን ብላ ነው እኮ ይህን ነገር የምታደርገው። ስለዚህ እነሱ ጥብቃ እንፈታ በቃ እኛ እንዲህ ብለን እንቆያለን፣ ከዛ በኋላ ይጠናከራሉ። እነሱ እኮ ብለዋል 10-15 ዓመት የሰላም ስን ይኑረን ብለዋል። ይሄ ምንድን ነው? እንደገና የተለያየ ስን ያገኛሉ፣ እርዳታ ያገኛሉ፣ ብረታ ብረት ያገኛሉ፣ ሲሚንቶ ያገኛሉ። እንደገና ውስጥ ለውስጥ ያሉት ዋሻዎችን ለመስራትና እኛን አደጋ ለማድረስ ጊዜ ጉዳይ ተፋታ እንዲያገኙና እንዲሰሩ እንዲጠናከሩ ነው። አንድ ነገር ያላየ ነው እስራኤል አንድ ስቶቱ የነበረም እንግዲህ ብረታ ብረት በሚገባበት ጊዜ ሲሚንቶ በሚገባበት ጊዜ ወደ ጋዛ ተመጥኖ ስንት ቤቶች ሊሰራ ይችላል የሚለው ነው። ይህ ሁላ የውስጥ ዋሻ ሲሰሩ ሙሳድ ብዙ ነገሮችን የሚያቅ ተአምርን የሚሰራ የእግዚአብሔርን እዝ እየተከተለ የሚመስል እያዩ የሁላ ስሚንቶና ብረታ ብረት ሲገባ የውስጥ ላይ ተሰርቶ ቤቶች ተገንብተው የውስጥ ደግሞ ዋሻ ሲሰራ እኔ ሙሳድ ታያቅ ተሰርቷል የሚል በጣም ማንም ሰው ሊፈታው የሚችል ቀላል ጥያቄ አሁንም እንዳያስከፍለን ለሚቀጥለው እንገነባታለን በሚባልበት ጊዜ የሚገባው ብረትና ሲሚንቶ ተቆጥሮ አንድ ፎቅ በሚሰሩበት ጊዜ ምን ያህል እንደሚያስፈልግ ካልተሰጣቸው ለኛ አደጋ እንደነበረው መሆን የለበት መቀየር ተለበት። አሁንም ትራምፕ አጥጥቃቸውን አስፈታቸው አለው ብሏል። ይሄ ነገር በቃሉ መቆም አለበት። ትጥቃቸውን መፍታት አለባቸው። ትጥቃቸው ከፈቱ ሐማስ የመሞት እድሉ ከፍተኛ ይሆናል። ምክንያቱም ከውስጡ የበደላቸው ሰዎች ስላሉ እንግዲህ ባዶ እጃቸው ሊዋጉት ስለማይችሉ ባዶ እጃቸው በሚሆንበት ጊዜ በትር ብቻ በሚይዙበት ጊዜ እነዛ የባሰ በትር ይዞ መጥተው ሊያጠፋቸው ስለሚችሉ ሐማስ የመጥፋት እድሉ ከፍተኛ ሊሆን ይችላል። በዚህ አይነት ሁኔታ ግን ኢራን የምታደርገውን ውይይት የሚያከብደው ያለም የነሱን በማየት ነው። እንግዲህ ይህን ሁኔታ የሚታየውና ትራምፕ ይህ ነገር ቆራጥ የሆነ እርምጃ መውሰድ አለባቸው። ይሄ የወጣ ገባ አይነት የባካችሁ አድኑኝ አይነት ውይይት ካደረጉ ለዚህ ለእስራኤል ህዝብ፣ ለእግዚአብሔር መንግስት፣ ለህዝብ ደኛ ወታደር ዋጋ ሊያስከፍለን ነውና ይሄ መቆም አለበት የሚል አቋም አለኝ።
1: ዋጋማ በጣም ያስከፍላል፣ ምንም ጥያቄ የለውም። አሁን በሊባኖስ እንደምናየው በጋዛ ሰርጥ 30% ብቻ እንደሆነ ነው እንግዲህ ፍልስጤማውያን ወይም ሐማስ እንግዲህ የሚቆጣጠረው አካባቢ ያለው 70% በእስራኤል መከላከያ ሰራዊት እጅ እንደሆነ ነው የሚነገረው። ግን በዚህ በ30% ውስጥ ሆኖ እነሱን አሁን እንደገለጽከው ራሳቸውን ለወደፊቱ ለዳግም ጥቃት በሚያዘጋጅ መልኩ የግል የጦር መሳሪያ እስከማከፋፈል ድረስ የጦር መሳሪያ ትጥቃችሁን ፍቱ ሲባል ደግሞ ምንድነው ያሉት? ይህን እንደው እንግዲህ እንደምንሰማው መረጃዎች እንደሚያወጡት የትኛው ከባድ የጦር መሳሪያ ካልሆነ ይሄ ተራ የሆነ የጦር መሳሪያ አውቶማቲክም ቢሆን የጦር መሳሪያ እንደማይቆጠር፣ ይህን ሳይሆን ከባድ የጦር መሳሪያዎችን ነው እንደ ሮኬት ሚሳይል መሰል ነገሮችን የሚል ጥያቄ እንዳቀረቡ ነው እና የሚታወቀው። እንደው ሐማስን በዚህ ስምምነት ማሸነፍ ይቻላል ወይ? የመጨረሻ ጥያቄ ነው። አጠር አድርገህ ሞች
0: እንግዲህ እንዳልሽው 30% ቢሆን ምክሉ ነገ ጠዋት ያውቃሉ። የእስራኤል ወታደር ወደ ደንበረበት ደንበር እንደሚመለስ ያውቃሉ። በውይይቱ ደረጃ የህግ የሚያስከብሩ ይመጣሉ። እነ ቱርኪያን እኛን ሊጠብቁ ወደዛ ሊመጡ ናቸው። እዚህ ላይም አንድ ስህተት ነበረበት። ስለዚህ እነሱ መሰከላሽን ይዘው ህዝባቸውን ወደፈለጉት ቦታ ሊወስዱ ስልጣናቸው ከጊዜ በኋላ እስኪጠናከሩ ማን ይከለክላቸዋል? ነገ ከባድ መሳሪያ ላይ ይሰሩ ይህ ለዚህም ከሆነ 10 እና 15 ዓመት ሰላም እንፍጠር ያሉትም ለዚህ ነው። ስለዚህ አሁኑኑ በዚህ ጦርነት እንኳን እነሱ ናቸው የሚቆጣጠሩት። ስለዚህ አሁን ደሞዝ እየከፈሉ ወንበዴዎችን የሚቀጥሩበት ሁኔታ ነው ያለ እና ይህ ነገር መቆም አለበት። ትጥቃቸውን መፍታት አለባቸው። አንዲት በትር እንዲይዙ መፍቀድ የለበትም የእስራኤል መንግስት የሚል አቋም አለኝ።
1: በእውነት ነው። በጣም እንግዲህ አስቸጋሪ ነው። እንደው ካለን ጊዜ አንጻር ነው፣ ለወደፊቱን በሰፊው እናየዋለን። አቶ ሞሼ በጣም እናመሰግናለን።
0: መልካም ምሽት። እኔም አመሰግናለሁ።
1: እሺ፣ መልካም ምሽት። እናመሰግናለን። ስርጭታችን ይቀጥላል። እንደ ወደ ሳምንታዊ ፕሮግራማችን ከማለፋችን በፊት ዛሬ ጊላድ አርዳን ያቋቋሙትን ፓርቲ ይፋ አድርገዋል። ጊላድ አርዳን ያው ዛሬ ፓርቲያቸውን እንደሚያስተዋውቁ ቀደም ሲል ማስተዋወቅ ነበር። ከሊኩድ ፓርቲ ወጥተው አዲስ ፓርቲ አቋቁመዋል። ምንድን ነው እንግዲህ ዛሬ የተናገሩት? ሊኩድ እንግዲህ ቤቴ አይደለም፣ የኔ ደጋፊዎችና መራጮች ያው የሚመርጡ ለእኔ ፓርቲ ነው ለሊኩድ አይደለም ብለዋል። ሊኩድን ለሀረዲ ማህበረሰብ ላቀረቡ ጥያቄ እጁን ስለሰጠ ሊኩድን ትቸዋለሁ፣ ያው ሌላ ፓርቲ አቋቁም ያለሁ ብለዋል። የእሳቸው ቁጥር ሁለት ደግሞ እንደዚሁ በሊኩድ ፓርቲ ለበርካታ አመታት የክነሴት አባል ሆነው የቆዩት ዩሊ ኤድልሽቴን ናቸው። ፓርቲያቸውን ዛሬ ይፋ አድርገዋል። ጠባብ የሆነ መንግስት ቢቋቋም፣ ጠባብ ማለት ቁጥሩ እንግዲህ አነስተኛ ካለው የክነሴት አባል ቁጥር አንጻር አንድ ሁለት የክነሴት አባል እንደው ባይደግፍ መንግስቱ ሊፈርስ የሚችል አይነት አባል ያለው መንግስት ቢቋቋም እዛ አባላን ሆነ ማንገባም ብለዋል። ለማንኛውም አዲሱን ፓርቲያቸውን ዛሬ አስተዋውቀዋል ጊላድ አርዳን። ወደ ሚቀጥለው ዝግጅት እናልፋለን። የሳምንቱ ፕሮግራም
2: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምንሰነበታችሁ። የሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም በሀገር አቀፍ ደረጃ ዳሪ ትምህርት ቤቶች ተቆጣጣሪና የትምህርት ኃላፊ ከሆነው ዶክተር መልካሙ ያቆብ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ዶክተር።
3: ጤና ይስጥልኝ አቶ ሰጠኝ፣ እንደምን አላችሁ አድማጮቻችን?
2: እኛ ደህና ነን። እንዴት ነው ከወጣቶች ጋር መስራት ምን ይመስላል?
3: ከወጣት ጋር መስራት ሁልጊዜ
2: ወጣት ያደርጋል።
3: አንድ ጊዜ አሜሪካን ወጣቶችን ይዘን ሄደን ገና ጅምር ላይ ነበርና የ50 አመት መምህር አገኘው እና ነኝ 50 አመት ነው ማስተምር 50 አመቴ ነው በትምህርት ዓለም አለኝ እንዴ አይሰለችህም ወይ አልኩት አይ ሳቀብኝና እኔማ አይሰለችኝም ሁሉ ጊዜ አዲስ አዲስ ራይ ነው መቀበለው በየጊዜው ማገኛቸው ወጣቶች እኔ ላስተምራቸው ብዬ መምህራቸው ላይ እኔ ግን ከነሱ ብዙ ማራለሁና እማራለሁ እኔ ብቻ አስተምራለሁ ስትል ነው
2: ችግሩ
3: እኔ ግን እነሱ ማራለሁ ከነሱ ማውቃለሁ ብዬ ስለማስብ ትምርት አብሮ ነው
2: መማማር ነው
3: አዎ መማማር ስለሆነ
2: የመማር ማስተማር ሂደት ነው የሚባለው
3: አይሰለችምና ጥሩ አመለካከት ያላቸው ወጣቶች አሉ አስተሳሰባቸው ቆንጆ ነው ከነሱ ጋር መዋል በጣም አዲስ ነው የሚያደርግህ
2: በጣም ጥሩ ነው እንደው ጠቅለል አድርገህ እስራኤል ወጣቶች ሁኔታ ምን ይመስላል በአሁኑ ወቅት
3: እንግዲህ የእስራኤል አጠቃላይ የእስራኤል ሀገር ወጣትነት በእስራኤል ሀገር በጣም ከባድ ነው በተለይ በዚህ ባሳለፍናቸው 6 አመታት ከኮሮና በሽታ ሀገራችን የምታሳልፈው ውስብስብ ጦርነት ታዳጊ ልጅ ታዳጊ ወጣት ህሊናው ተጠብቆ ጥሩ መንፈስ የተሞላ እድገት ማግኘት ነበረበትና በተለያየ ምክንያት ወጣቶቻችን ብዛት የስነ ልቦና ጫና የሚያደርባቸው ወጣቶች ናቸው በአካባቢ በጦርነቶች አካባቢ ብቻ ሳይሆን በተለያየ በቲክቶክ በፌስቡክ ባዩት ፊልም አንዳንድ ጊዜ በግልጽ ያለምንም ቁጥጥር የሚላኩት ፊልሞች የሰው ደም ያሉ ሰው ሞቶ ያሉና ያ ካለፈ በኋላ በህሊናቸው ላይ የተቀረጸ ይሆናል በተለይ አካባቢው ከጦሩ አካባቢ ያሉት የስነ ልቦና እርዳታ ይሰጣቸዋል ከዛ ሩቅ የሆኑ ተይ በፊልም ያዩት ግን አልነበሩም ስለሚባል የስነ ልቦና እርዳታ ይሰጣቸውምና በብዛት ስናየው በጣም ጠንካራ ወጣቶች በዚህ አሰቃቂ ጊዜ የሚያልፉ መጨረሻ ላይም ወደ ውትድርና ብሔራዊ አገልግሎት የሚሄዱ ጠንካራ ወጣቶች አሉን አብዛኛዎቹ ግን ባህሪያቸውን ታይንደው በመንገድ ላይ መኪና በሚነዱበት ጊዜ ከሰው ጋር በሚነጋገሩበት ጊዜ ትግስት የላቸው ለምን ያዩት ነገር በሙሉ ህይወት ምንድነት የሚያሰኝ ደረጃ ላይ ያደርሳቸዋልና በቀላሉ ወደ ግጭት ጓደኞቻቸውን ለመጉዳት ወንድሞቻቸውን ለመጉዳት ይነሳሳሉና ያም ሲሆን ግን ሀገሪቱ በትምህርትም በተለያየ መንገድ ከፍተኛ ጥረት ታደርጋለች በተለይ በተለይ ባሁኑ የደባል ጸባይ አምሮ አደንዛዥ እጽ አለ ፈሳሹ አልኮል አለ ከዛ ባሻገር ደግሞ የድህረገት አለ ራስን ለማጥፋት ሙከራ ማድረግም አለ እነዚህ እንዳሉ ነው የበለጠ ደግሞ በበጎ አድራጎትነት በከፍተኛ ውጤትነት በተለይ በሀገሪቱ የጦር ክፍል ለማሰማራት በውጊያ ከፍተኛውን ቦታ ለመያዝ ጥረት የሚያደርጉ ሰፊ ወጣቶች አሉና የእስራኤል ሀገር ወጣቶች እንደ አውሮፓ ወይም ደሌላ ሀገራት ወጣቶች በአወዳደር ሰማይና መሬት ናቸው እስራኤል ሀገር ያሉ ወጣቶች ተፈትነው በጣም በችግር በስቃይ ተፈትነው ያለፉ በአጋጣሚ ከውሃና ከአልማዝ የትኛው ነው ቅርብ የምናገኘው
2: ውሃ ይመስለኛል
3: ውሃ ጥቅም አለው ያለ ውሃ ሰው መንቀሳቀስ አይችልም ግን ባጭሩ ስለምናገኘው ቀላል ይመስለናል በውድ የምናገኘው የእንቁ ነው አልማዝ አልማዝ ከ1122000 ዲግሪ ሴንቲግሬድ ውስጥ ከሰል ሆኖ ከዛ አልማዝ ሆኖ ሁልጊዜ ግን ያው ነው አይቀየርም የእስራኤል ወጣቶች ልክ እንደዛ ናቸው ስቃዩን ሁሉን አልፈው ተፈትነው ከወጡ በኋላ ዓለምን በተአምር በቴክኖሎጂ በጦርም ቢሆን በጣም አነስተኛ ናት ኢራን ከዓለም ብዛት ያለው ወታደር የኢራን ነው ከዓለም እና እስራኤል ትንሽ ናት ግን የረቀቀ የልጆቿ እውቀት በቴክኖሎጂ አዲስ ነገር ነው ለመፍጠር ጥረት የሚያደርጉትና በዚህ አጋጣሚ እኛ የዚህ ማህበረሰብ የኛ ወጣቶች አባል ስለሆን ውጩን ወይ ዳርዳሩ መዞር የለብንም ጥናት ማድረግ አለብን አዲስ ነገር ለመፍጠር እኔ የምጓጓው የአበሻ ኢትዮጵያ የመጣ ይሁዲ ሳይንቲስት ፈጥሮ የሚል ነው። ብዙ ጊዜ እኛን መገለጫ አድርገው የሚነግሩን በሐሜት አንደኞች ነን፣ በወሬ አንደኞች ነን፣ መቀናናት እነዚህ እነዚህ ነው። እና የበለጠ ትኩረት ከቤትም ጭምር ነው። ትኩረት ለምሳሌ ልጆቹን በሚያወሩበት ጊዜ ስለ ሌላ ስለ ቴክኖሎጂ በቲክቶክ ጊዜያቸውን ከማሳለፍ አእምሯቸውን የሚያዳብር ውይይት ቢያደርጉ፣ የፈጠራ ችሎታቸውን የሚያዳብር ውይይት ቢያደርጉ ያነ ለወጣቶቻችን ከፍተኛ ደረጃ ልጅ። ይህን ደግሞ በተግባር መተርጎ የሚችሉበት ቦታ አለ። ለምሳሌ ክርክር የተማረ ልጅ ከጓደኞቹ ጋር የአዳዲስ ቃላት ይማራል። ከጓደኞቹ ጋር ክርክር ለማድረግ ለመማር እና ይሄ በጣም ይጎልናል። በተለይ በተለይ ልጆች ባልባሌ ወይም በመጥፎ ቦታ ጊዜያቸውን ማሳለፍ የለባቸውም።
2: በጣም ጥሩ ነው። ትምህርት ለዚህ ትውልድ አስፈላጊ ነው። ካንተ የበለጠ የሚያውቀው የለም። ግን ደግሞ ወጣቱ ቅድም በገለጽካቸው ምክንያቶች ትምህርት ላይ ትኩረት ማያደርግበት ሁኔታ አለ እና እንደ ምንድን ናቸው እናንተ ጥናት የሚፈትኗቸው ወጣቶች?
3: እንግዲህ ቅድም እንዳልኩት ወጣቱ ብዙ ፈተና ነው የሚያልፈው። አብዛኛው ፈተና ቤት ውስጥም አለ። ለልጆቹ ከፍተኛ ትኩረት ያለ መስጠት፣ ልጆቹን ከወንድምናት ጋር ማወዳደር ወይም ደግሞ ከጎረቤት ልጅ ጋር ማወዳደር። እያንዳንዱ ልጅ የእናት ወድ ዝንጉርጉር ነው ይባላል። እያንዳንዱ ልጅ የራሱ የሆነ ተሰጥኦ አለው። ያን ተሰጥኦውን ማዳበር ሲገባ አንተ ማሰነፍ እከሌ ነው እንጂ ብለን ባልንበት ሰዓት ለልጆቹ የሞራል ውቅሰት የሞራል ዝቅተኝነት ማሳደር ነው። እና አንዱ ምንድን ነው ቤተሰብ ለምሳሌ አሁን ትምህርት አንድ ጊዜ ብቻ ተምረው ምስክር ወረቀት አግኝተህ የምትሰቅለው አይደለም። ትምህርት በየጊዜው የምትማረው ነው፣ በየጊዜው የምታድስበት ነው፣ በየጊዜው እንትን። እና እኔ አሁን ይጠሩኛል ለወላጆች ንግግር አደርግ ብሎ እና ባለፈው አንድ ከተማ ሄድኩኝ። አራት ሰዎች ብቻ ነው የነበሩት በዛ ከተማ ውስጥ። ከአስር ሺህ በላይ ያለው የከተማው የወጣቶቹ ችግር በጣም ከፍተኛ ነው እና የበጋውን ወራት እንዴት ማሳለፍ ይቻላል ስለሚል ትምህርት ጠይቀው ነው የሄድኩት። እና እኔ ስራዬ ብዬ በሰሜን እስራኤል ነበርኩኝ፣ መሀል ሀገር ነው ያለ ቦታ የነበረው። ሄጄ አራት ሰዎች ብቻ ነው ችግሩ ግን ማአት ነው ያለው። እና አንዳንድ ጊዜ ትምህርት በገንዘብ እንጋን ገዝተው ይማራሉ እንኳን በነጻ በነጻ። እኔ በበጎ አድራጎት ነው አነጋግሮ የማህበራዊ ጉዳይ ሰራተኛ ነው ግድ የለም ችግር የለም ብዬ ስለ በጋው በበጋ ወራት አሁን ልጆች ቤት ናቸው። በቤት ውስጥ ውሃ አደገኛ ነው፣ የሙዚቃ ቤቶች አደገኞች ናቸው፣ የማያውቁትን መኪና ተሳፍሮ መሄድ አደገኛ ነው፣ የኤሌክትሪክ የተለያየ እነዚህ በሙሉ አደገኛ ናቸው። ቤተሰቦቹ ቤት ነው ያሉት፣ ስራ ነው ያሉ፣ ከስራ ደግሞ ድግስ ሞልቷል፣ ሰርግ ሞልቷል፣ በትርፍ ጊዜያቸው ወደዛ ነው የሚሄዱት። እና ቢያንስ ቢያንስ ወላጆች በሳምንት አንድ ጊዜ አንድ ሰዓት የቤተሰብ ስብሰባ ማድረግ አለባቸው። በዛ የቤተሰብ ስብሰባ ውስጥ እነሱ ስላሳለፉት ሳምንት መጥፎና ደግ ለልጆቹ ማውራት፣ እያንዳንዱ ልጅ ደግሞ ምን ምን አሳለፋችሁ ብሎ መጠየቅ ያስፈልጋልና የእኛ ልጆች ትምህርት ቤት ተበድለው መጥተው እንደተሸከሙት ነው የሚሄዱ። ግን እንዴት ነበር ብለው ያን ሸክማቸውን አውርደው ግድ የለህም ጥሩ ነገር ተመልከት ጥሩ ነገር ስብ ብለው ቢመክሯቸው የበለጠ ለትምህርቱ ትኩረት ይሰጣሉ። እና ትልቁ ምንድን ነው የወጣቶቹ እኛም እኔውም በትምህርት ነው። በእስራኤል ሀገር ውስጥ ብዙ ሰላማዊ ሰልፍ ይደረጋል። ቤተሰቦቻችን ሲቀሩ ደሞዝ አነሰ ሲባል ስለ ትምህርት ሰላማዊ ሰልፍ ሲደረግ አይቼ አላውቅም። ትልቁ መሳሪያ ሊያሳድገን የሚችለው መሳሪያ ትምህርት ነው። ለትምህርት ትኩረት ያልተሰጠ ለትምህርት በሙሉ መማክርት ጉባኤ በየከተማው በጣም ትጉ አሉ፣ በጣም ጠንካራ አሉ። አንዳንዶቹ ደግሞ ያንን ይዘው ዝም ብለው በየስብሰባው ብቻ ለመምጣት ካልሆነ በስተቀር ትልቁን ለውጥ ማድረግ የሚችሉት የመማክርት ጉባኤ አባላት በየከተማው ነው። ከተማ ነው መለወጥ የሚችለው እንጂ የፓርላሜንቱ አይደለም። ፓርላሜንቱ ላይ ነው ሁሉ ባጀት፣ የትምህርት የምዝገባ፣ የትኛው ትምህርት ቆንጆ ነው፣ የትኛው ትምህርት ቤት ጥሩ ነው፣ የትኛው መምህሮቹ የሚለውን ማድረግ የሚችሉት የመማክርት ተመራጮች ናቸው። እና በጣም ውስኖች ናቸው። በዛ ትጉህ ነው ሰርተው ሲሰሩ የማያቸው። አብዛኛዎቹ ግን በየኢሮው ወይም ደግሞ በዚህ ቴክስ በሚሆንበት ጊዜ በዛ በዛ መምጣት ነው። ለውጥ አድርጉ፣ በትምህርቱ ትምህርትን በተመለከተ ፕሮግራም አድርጉ። ለአዲሱ ትምህርት ምን ዝግጅት አለ? በዛ አካባቢ ትምህርት ቤት በዛ ከተማ ውስጥ ምን ያህል ተማሪዎች ለከፍተኛ ትምህርት ደርሰዋል? ምን ያህሉ በየትኛው በውትድርናው ዓለም ገብተዋል? ምን ያህሉ ያን ጥናት አድርጉ። ጥናት አድርጋችሁ ለከተማው ከንቲባ አቀርቡ ለትምርት ክፍል አቀርቡና ያን ካደረጉ ይሄን ያልኩበት ለምንድነው ስለትምርት ብዙ ትኩረት ስለማይሰጥ
2: ወላጆች ተሳትፎ ከፍተኛ መሆኑ አዎ
3: ወላጆቹ የመጀመሪያው ትምርት ቤት የእናት አባት ቤት ነው የመጀመሪያ መምራን ወላጆች ናቸው ከዛ ባሻገር ደግሞ ለዚህ ጉዳይ በበጎ አድራጎት የተመረጡ ሰዎች ራሳቸውን ዝግጁ ያደረጉ ሰዎች ከፍተኛ ኃላፊነት አላቸው ወላጆችንም በማስተባበር እና እኔ እዛ ከተማ ሄጄ 10000 ነፍስ ያለበት ከተማ ሰው ያለበት ከተማ የኛ አራት ሰው መምጣት ማለት ለትምርት የሚሰጡት ደረጃ በጣም በዛ ላይ ወጣቶቹ አይፈረድባቸው ወደ መጥፎ ጎዳና ቢሄዱና ያ በጣም አስፈልጊ ነው ባይኔ
2: በጣም በጣም ሌላው ሲሃገር እንግዲህ የልጅ አስተዳደግ እኛ ካደግንበት ከኢትዮጵያው ይለያልና ያንንስ የመረዳት ሁኔታ ያገሪቱ ሁኔታ በሚፈቅደው ሁኔታ የማሳደግና ለልጆች ጋር እንደ ጓደኛ ሆኖ የመግባባት ሁኔታ አለ ወይ
3: እንግዲህ ይሄ አሁን የተለመደ መጥቷል ብዙ ትምርትም ያስፈልገው ነው ለምን ኢትዮጵያ የነበረው አስተዳደግና እስራኤል ሀገር ያለው የአስተዳደግ የልጅ ፍራአትና ቅጣት አሲዞ የማሳደጉ ሁኔታ ለየት ያለ ነው ኢትዮጵያ በተግሳጽ ነው አንድ ነገር ካላደረክ ወይ ቁንጥጥ ይኖራል ወይ ደግሞ ብዙ ነገር ይኖራል ሁሉም ባይሆንም በብዛት እንደዛ ነው እስራኤል ሀገር የሚለው ግን ለልጆቹ ምክር ስጧቸው ችግሮችን በውይይት ለመፍታት ሞክሩ ምክር ልጆች ይሰማሉ አይሰሙንም አይባልም እኔ ያቺ ምክር አዳነችኝ ሰማሁት እዛለኝ አሁን ለምንድነው የገባኝ ገደል አፋፉኖ ጭነቱን የሚያጠብቅ መስሎ ከፍቶ እንዳይጥልህ ብላ ነው ሚስቱ የነገረችውና ያነ ነው ሌላው አንድ ትልቅ ደሞ ትምርት ነው ሁሉም አንድ ባለትዳር ሲኖሩ ሩቅ አገር ይሄዳል እና በኑሮ እንትም ማለት አልቻሉ ገንዘብ የለም ሁለት ልጆች ወልደዋል እና መስተዳደር አልቻለም እና ሚስቱን ሩቅ አገር ገንዘብ የሚገኝበት ቦታ ለና ሄጀ ሰርቼ ልምጣ እና ለሶስት አመት ታገሽኝ ብሎ ተነስቶ ስራ ይሄዳል እና ሄዶ ሶስት አመት ሰርቶ ልጆቹ ይናፍቁታል አሁን የሰራሁበትን ስጡ ይስላቸው 3000 ብር አለህ ይሉታል ሰዎቹ እና ያን 3000 እንዴት ይሄን ያህል አመት 3 አመት ሰርቼ 3000 እና አሁን 3 አመት ብትጨምር የጥፍጥፍ አርገን ለይወተን የሚለውጣውን ሰጣለን ይሉታል አይ ልጆቹ ስለናፈቁት ይበቃኛልና 3000ውን ይዞ ይሄዳልና መንገድ ላይ ሽማግሌ ሰው ያገኛል ምን ሆነ ነው ልጅም ተባከን ይሉታል አሁን ይቀርብና ይነግራቸዋል እንዲህ ብዬ መጥቼ ቤቴን ጥዬ 3 አመት ሰርቼ 3 ነገሮች አንተን ሊለውጡ የሚችሉ 3 ነገሮች ምክሮች አሉኝ ይሉታል ግን እያንዳንዱ ምክር 1000 ብር ያስከፍላል ይሉታልና አሁን የመጀመሪያውን ይነግሩታል 1000 ብር ይከፍልና አቋራጭ ነው ማለት በማታውቀው መንገድ አትሄድ ይሉታል አሁን በቃ ለየት አንድ ሁለቱ ቀሩ ይሉታል አሁን እንደገና አንዱን ይከፍልና ሁለተኛውን ደግሞ በማያገባህ ነገር አትግባ አሁን አንድ ሺ ቀረችው የመጨረሻይቱን ይዘህ ሰዓት የለት ነው የመጨረሻይቱን ምክር ይሉታል አሁን መጨረሻ ያው እንግዲህ ምንጊዜም 3 አመትም ደክም ያለው ዋጋም የለኝ ይውሰዱትና ይልና ሶስተኛውን ተቀብሉ ሶስተኛው ደግሞ አንድ ነገር ለማድረግ አትሸኩ እና ሲሄድ በከተማው መንገድ ይጀምራል ነጋሪዎች ያገኛል መንገድ ላይ እና በዚህ አቋራጭ ነው ይሉታል መንገድ ላይ ሲደርስ ያቺ ምክር ተዛለችው በማታውቀው መንገድ አቋራጭ ነው ለሃት ይል ያሉት ሳይሄድ ይቀራል በቀጥታው በጠመዝማዛው መንገድ ሄዶ ከተማው ሲደርስ ከተማው ለክሶ በለክሶ ሆኖ ምንድነው ሲባል በዚህ መንገድ የሄዱ ነጋሪዎች ተዘርፈው ተገለው ተብሎ ዋ ተብሏል ያቺ ምክር አዳነችው እና አርቦታል የሚያድርበት ሲፈልግ ሰዎች ዛ ቤት ባለጸጋ ሰው ይያለ ቤት ውስጥ የገባ ግን አይወጣም በዛው ነው የሚቀር አይ ስለራበ የፈቀደ ይሁን ምናልባት ሊያሰሩኝ ይችላሉ ስራም ስለምፈልግ ብሎ የመሸበይ መንገደኛ ስለዚህ ሰውየው ግባ ብሎ ያስገቡታል እና ሲገባ የሰውየው ባለቤት የሰው አካል አላት ሌላው ደግሞ ያሳ ቅርጽ አላት ከታች እና ብላ እሺ ጠጣ እሺ ሁሉ ነገር እሺ አለ እና ምንም ነገር አልተናገረም ለምንድነው ያልተናገረው? በማያገባህ ነገር አትግባ ብለውታል። አሁን ጧት ጌታ የደንቡ አላሉ እዚህ ቤትና ህባኮትን እንግዲህ ለሄድ ነኝ ይላቸዋል። እንዳንተ ያለ ወርቅ ተሸልሞ ነው መሄድ። ግቢውን ሲያሳየው እዚህ ውስጥ ይሄ ሁሉ የሰው ቀብር ነው። ይሄ እንዴት እዚች ከእንስሳ ጋር ትኖራለህ? እንዴት ከዚች ጋር ትኖራለህ እያለ የሰደበት ባለቤቴን አብሬ የኖርኩ አብሬ ምላትን በማያገው ገብቶ የሰደበ ይሄ ነው በዚህ ምክንያት ነው ይሄ ሆነው ይልና አንድ ማት ወርቅ አሽክሞ ይልቀዋል። በሌሊቱ ሲሄድ ሲሄድ ቤቱ የገጠር ቤት በሳንቃ በር ነው ሲያይ ባለቤቱ ከሁለት ጎረምሳ ጋር ተኝተዋል። በዚህ አንድ ጎረምሳ በዚህ አንድ ጎረምሳ ይናደድና ድንጋይ አንስቶ ጭንቅላታቸውን ነው ፈጠፍጣቸው ብሎ ሲያነሳ ሶስተኛው ምክር ትዝ አለው። አንድ ነገር ለማድረግ አትቸኩል። ያን ገንዘብ ከዛፍ ስር ያረግና ጋደም ሲል እንቅልፍ ይዞት ይሄዳል። ጧት ስትነሳ ባሏን ታያለች፣ በልልታ ታቀልጣለች። በውታ ሲነሳ እነዛ ሁለቱ ልጆቹ ናቸው አድገው። ስለዚህ ምንድነው አንዳንድ ትልቅ ሰው የሚሰጠው አለ፣ የኛ ምክር አንሰማም። ለምሳሌ አቋራጭ ነው ብለህ አትሂድ። ባቋራጭ ነው አገኘዋለሁ ያልከው ነገር ትከስርበታለህ፣ ብዙ ዳ ትከፍልበታለህ። በማያገባህ ነገር ከመጣህ ከቤት ተስተናግደህ ሂድ እንጂ በማያገባህ ነገር ገብተህ በሰላም የሚኖሩትን ባለትዳር ወይም መጥፎ ነገር ፈጥረህ አትሂድ። አንድ ነገር ለማድረግ አትቸኩል። ሰው ከሌ ሰድበዋል፣ ከሌ አምተዋል፣ ከሌ እንዲህ ብለዋል፣ መልሱን ለመመለስ አትቸኩል። ረጋበን ተረጋግተህ ሁኔታውን ጠለቅ ብለህ አጣራ። እና ይሄ ነው የሚያስፈልገው እዚህ ሀገር። ይሄን ካደረግን እርግጠኛ ነኝ ጥሩ ፍርሃት ፍሬ የሚያፈሩ ልጆች ማፍራት እንችላለን። እኛም ቤታችንም ጠንካራ ይሆናል፣ እድገትም ሊኖረን ይችላል። እና ይሄ በጣም አስፈላጊ ነው ነው
2: በጣም ትልቅ ምክር ነው። ሁላችንም እንግዲህ ተግባር ላይ እናውለው። በጣም በጣም በጣም እናመሰግናለን ዶክተር መልካሙ ያዕቆብ። ውይይታችን በዚያ ያበቃም፣ ሌላ ጊዜም እንቀጥልበታለን። በጣም ነው እናመሰግን፣ ሰላም ጊዜ እንመኝላለን።
3: በጣም አመሰግናለሁ። እኔም የምታደርጉት ከፍተኛ አስተዋጽኦ ነው የምታደርጉት። በዚህ ሬዲዮ በፋብሪካ የሚሰሩትን አይቻለሁ፣ በሱፐር ማርኬት የሚሰሩትን አይቻለሁ። አንዳንድ ጊዜ ሲሄድ ጆሯቸው እንትን አድርገው ሳየው አለቅየው አሰሪው ምን እያረክ ነው ሲላቸው ነው የምሰማ። በኋላ እኔ ግን አውቃለሁ ሬዲዮ እየሰማችሁ ናቸው ስላቸው በደንብ ነው የሚያዳምጡ። የምታስተላልፉት በሙሉ ለወጣቱ እና ጥሩ እንትን ነው። በዚህ ቀጥሉበት፣ ሁሉም አካባቢ ነው የሚደርስ።
2: እኔም
3: መንገድ ላይ በሚሄድበት ሰዓት ሰማለሁ። አለበለዚያ ደግሞ ሌላ ጊዜ ተመልሼ ያለፉትን ፕሮግራሞች ሰማለሁ። የማታ የጠዋት ከሰዓት በኋላና የምሽት አለ። ይሄ በጣም አስተማሪ ነው። በተለይ እንዲህ አይነት ትምህርት አዘል የሆነ ደህና ደህና ትምህርት የሚሰጡ ሰዎችን በማከፋፈል ከፍተኛ በወጣቱ በተለይ አንተ የምታደርገው በወጣቱ በኩልም በጣም አስፈላጊ ነው። እኛ ኃላፊ ነን፣ አዲሱን ማህበረሰብ የሚቀበሉት ወጣቶች ናቸውና በእነሱ ላይ ብዙ ሊሰራበትና ትኩረት ሊሰጥበት ይችላል። ለምሳሌ የተማሩ ወጣቶችን፣ ጥሩ ውጤት ያመጡ ወጣቶችን አርአያ እንዲሆኑ እሱንም በማቅረብ እንደዚህ በምታደርገው ፕሮግራም መቀጠሉ በጣም አስፈላጊ ነው እና በጣም አመሰግን።
2: እኛም በጣም ነው የምናመሰግን። ሁልጊዜም ለቃለ ምልልስ በፈለግንህ ጊዜ በማንኛውም እርዳታ ከጎናችን ቁመ ነው። በጣም ነው የምናመሰግን። እንዲህ በትብብር ከሰራን ደግሞ ለህብረተሰቡ ለውጥ የሚያመጡ ነገሮችን ማድረግ እንችላለን። በድጋሜ እናመሰግናለን። ሰላም ዋልልን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ወይዘሮ ይመቹ አማረ ትገኛለች። ከሷ ጋር እንወያያለን። በማህበራዊ ጉዳይ ነው እንወያየው። ወይዘሮ ይመቹ ጤና ይስጥልን፣ እንደምን አመሸሽ?
1: አናስተምን ጋር መስከን
0: እንዴት ነሽ? ሰላም ነሽ?
1: ደህና ሰላም ናችሁ?
0: ሰላም ነን እኛ በጣም እናመሰግናለን። ይመቹ፣ በልጆች ዙሪያ ነው ሐሳብ መስጠት የፈለግሽው አንቺ። እንደው ምን ትያለሽ ስለ ልጆች አስተዳደግ በሀገራችን በእስራኤል ሀገር?
1: ያው እንግዲህ በልጆች ጉዳይ ያው እናት በመሆን እንትን መጠን ማለት ነው ያው እኔ የልጆች እናት ስለሆንኩኝ ልጅ በማሳደጋችን አንዳንድ ነገር ስለሚሰማን ስለምናየው እስራኤል ሀገር ቀላል አለም ከባድ ነው። ልጅ ፎፈሻ ጋደል ሲመጣ ለእናት ለአባት በጣም ይከብዳል። እንደ ሀገሩ ሁኔታ ያው ስራ ጉዳይ አለ፣ ማህበራዊ መደብለቅ አለ፣ ምን አለ፣ ብዙ ነገሮች አሉ። ግን ይህም ሆኖ ደግሞ ልጆቻችን አንዳንድ የአግባብ አልባ ብዙ ሲሄዱ አንዳንድ መቼም ባይን የምናየው ነገር አለና ይሄ የእናት አባት ኃላፊነት ነው። ጊዜ የተወሰነ ጊዜ ሰጠን ለልጆቻችን እንዴት ነው መቆም የምንችለው? ምንስ ፕሮግራም እናደርግላቸው? ምንስ እንስጣቸው? በየሀገሩ እንግዲህ ብዙዎች ወገረ ክሪስታዎች አሉ፣ ብዙ እንትኖች አሉ። እና እኒህ ልጆች ወደዚህ አስደን ጠይቀን ወደሚመለከተው የሆነ የስፖርት አይነቶች አሉ፣ ብዙ ነገሮች አሉ። እና ልጆቻችን ወደዚያ የሚመለከተው ቦታ ሄደን ማሰማራት የሚኖርብን ያው እኛ ወላጆች ነን። ያው ፎፈሻ ጋር ብለን ለቀን መተው የለብንም። ለምን ተጠቅሞ ጉዳት ነው የሚያመዝነው ኑሮ የምናየው። እና ለዚህ የወላጅ
0: አላፊ
1: ነው
0: ምለው። እውነት ነው። ወላጆች ያው ግድ የሚሆንበት አጋጣሚ ያለ ስራ አሁን ያው ልጆችን ቤት ተው ስራ የሚውሉ ወላጆች ጥቂት አይባሉም። ትንሽ ከፍ ያለው ትንሹ እንዲጠብቅ አድርጎ ግን አሁን ትልቁ ችግራችን ይመቹ ይሄ ቴሌፎን ልጆች ከቤት ባይወጡም አለመውጣታቸው ነው። ምናይ ደግሞ በስልክ የፈለጉት አለም ላይ ነው የሚውሉት ማለት ይቻላል። የፈለጉትን ነገር ማየት ይችላሉ። እንደኛ ማህበረሰብ ልጆች በስልክ አጠቃቀማቸው ውስን እንዲሆኑ ገደብ ለመጣል የሚያደርጉት እንቅስቃሴ አለ። በአካባቢም በጓደኛም በስራም ቦታ ስሰሚ ልጆችን አሁን በስልክ እድሜያቸው ከ13 ዓመት በታች የሆኑትን ይመስለኛል በተለይ መቆጣጠር ይቻላል ስልካቸውን። ያው እነሱ ስልክ ጋር የሚያዩትን የሚሰሩትን ማየት የሚቻልበት ሁኔታ አለና እንዲህ አይነቱ ነገር የተለመደ ነው በእኛ ማህበረሰብ ወይስ እንዴት ነው? በብዛት አይታወቅም።
1: በልጆች ስልክ ይህን እቆጣጠራለሁ የሚባለው ትንሽ ከበድ ይላል። ለምን የሚቀይሩት ሲስማ አንቺ አታውቂውም፣ ማንም ያውቀው የለም ሲስማውን። ዛሬ አንድ ሲስማ ያላውቀሽው እንትን ቢ ሌላ ሲስማ ሊቀይሩ ይችላሉ። እና ስልካቸውን ወላጅ እንዲቆጣጠረውና እንትን እንዲለው አይፈቅዱም፣ አይፈቅዱም። እንግዲህ ይኸው እንደምናየው ነው። እኔ ራሴ እንደማየውን የልጅን ስልክ ስጠኝ ብዬ ብለው አሁን ሲስማውን ያላውቀውም የራሴ ስልኩን ዘግቼበት ነው ማርፈው። ያልሆነውን ስልክ ብነካ ዘጋበታለሁ። እና ይህን ማድረግ ያለብን እኛ ነን፣ ትልቆች ነን። መጀመሪያ ትልቆች ምን እናደርጋለን፣ ምን እንሰራለን፣ እኛስ ምን እያደረግንን ነው የሚለውንም ይህን ማስብ አለብን። እኛም ራሱ ትልቆች አሁን አብዛኛውን ጊዜ ቲክቶክ ላይ ነው የምንውለው። ሌሊቱም ቀኑም ቲክቶክ ላይ ነው ያለ። እዚያ ላይ ስድብ አለ፣ እዚያ ላይ ምን አለ። ይህን ማን ነው የሚመለከተው? ልጆች ናቸው የሚመለከቱት። አንድ የሆነ እንትን ነው ህግ ሳዳምጠው ትላልቆች ሰዎች እንደዚህ ቲክቶክ ላይ ነው የሚውሉ እና ልጆች ምን ነው የሚማሩ? እነሱን እያዩ እኮ ነው እንደዚህ የሚሆኑ እያለ ፈረንጅ ነው እንደዚህ ሲያወራ ሰማሁት። እና እኔ በጣም ነው የተሰማኝ። ያለ እንዴት ከነሱ ጆሮ እንዴት ሊደርስ ቻለ? ይህ ደግሞ አንዳንዴ በአማርኛ ማውራት እኮ ጥሩ ነው። ለምን ዛሬ ስታዲዮ ቁስ ይወራ ሁሉ ነው የሚሰማው። እዚህ ሀገር ነዋሪ በሙሉ ሁሉ ይሰማል። እና እኛ ለልጆቻችን ኃላፊነት አልወሰድንም። እኛም ራስ የምንሆንበት ቦታ ጥሩ አይደለም።
0: ስልኩን ስልክ ነሽ ትልቁ ይብስበት አለ በተለይ ቲክቶክ ደግሞ በቃ የሚሰማው ነገር የሚያሳዝን ቢሆንም በአብዛኛው እንደሱስ ሲሆነ ይመስላል አብዛኛው ሰው በቲክቶክ እንዲተባለ ሲባል ነው የሚሰማው ልጆች በርግት ከወላጆች ያዩት ነው የሚያደርጋሉ ቢባለው እንደዛም ነው ግን አንድ ልጆችን እንደ እድሜያቸው ዝቅ ያለ ከሆነ ስልካቸውን መቆጣጠር ይቻላል በስልክ አማካኝነት እስኪ እንደው በዚህ ዙሪያ ሌላ ባለሙያም ጋብዘን እንዳልሹ ማድረግ ለማይችሉ ወላጆች እንዴት እንደሆነ እናወራበታለን እንደው ግን ዋናው ነገር ከልጆች በቅርብ ርቀት ሁሌ መገኘት ነው መውጣት ይዞ በሚወጣበት ጊዜ ይዞ መውጣት በቅርብ ደግሞ ማነጋገር የሚሰማቸውን ስሜት በተለይ ልጆች ግልጽ ካልሆኑ ለወላጆች ከባድ ችግር እንደሆነ ነው የሚነገረው ምክንያቱም የውስጣቸው ማወቅ አይቻልም እንደው ይሄንስ ለማቅለል የልጆችን ስሜት በምን ሁኔታ አንቀርባለን ልጆቻችን እንደው በቅርብ እንደምታዩ እንግዲህ አንቺ እናት ነኝ ይብለሽናል
1: እንግዲህ ልጆችን ማቅረብና ልጆችን አኛ ጋር ኩሾረክ ማድረግ ምን ይችላል እኛ ወላጆች ነን ለምን አንዳንድ የሆነ ጓደኞች አላግባብ መጣው ወይም ደውለው ወይም ደሞ ተቆማሰር ሆነው መጣው ሊጠሯቸው ይችላሉ በዛን ጊዜ አላፊነት ንወስድኛንን መቆጣጠር አለብን አንተ ልጅ ወዴት ነው ጓደኛስ ማን ነው ማን ጋር ነው የምትሄደው ወት ነው የምትሄድበትን አድራሻ ንገረኝ እዚያ የምትሄድበትን ቦታ ናን ዲስቲ ከቤተሰብ ጋር ናንድና ወይም ተክኒ ወይም እንትን የሆነ ቦታ መዝናኛ ቦታ ወይም ያንስ የተወሰነ ጊዜ አለብን በዚህ ጊዜ ውስጥ ልጆቻችን ውስደን ምግብ የሚያስፈልጋቸው ከሆነ ወደ ምግብ ወይም ጨዋታ የሚያስፈልጋቸው ከሆነ ወደ ጨዋታ ውሃም ደግሞ ብሪካ ደግሞ ያለው አለ ያን ደግሞ ከፍሎ ገንዘብ ወደ ብሪካ ወደ ያሙ ሳይሆን ወደ ብሪካ ነው ትንሾች ነገሮች ባሉበት በዚያ ትንሽ ለልጆች አዝናንተናቸው ብንመጣ እናንተ ብንል ከኛ ጋር ትኩሰረት ይኖራቸው ነው በተቀር ግን አንተ ህድ በዚህ ወይም ተጫውተና ወይም አምስት ደቂቃ ምናምን ብንለው ዛሬ አምስት ደቂቃ ስሰጠው ነገ 10 ደቂቃ ሊጨምሮ ሊያመሽ ይችላል እና ለልጆቻችን ግብል መሰጣቸው እኛ ነን ስልክ እንዲሆን አግባብ አላ ሰዓት ታለፈ ቴሌፎን ይዞ የሚያመሽ ተሆነ በስልክ ጋር አቆላምጠን አለም የስጠኝ ሲ ልጅ እባክህ እንደዚህ ነው ሲ በቃ እንደዚህ አቆላምጠን እኛን ስልክ ተቀብሎ ይሁን ቦታ ሸሽጎ መኖር ይቻላል ግን አሁን ዛሬ ይሄ በ14 በ12 ዓመት ያሉት ወጣቶች ልጆች ዛሬ ትንሽ ያዳግታል ለወላጅ ለመናገር ትንሽ ያዳግታል የምናየው ነው ከባድ ነው
0: ራሳቸውን ትልቅ እንደሆነ አርገውን የሚቆጥሩት ዘመኑም እንዳልሽው በስልኩ ማየት ሁሉም ነገር ያበስላቸዋል ይመስለኛል እንግዲህ ከድሚያቸው በፊት ትልቅ ነኝ ነው ብለው የሚያስቡት ከባድ የሆነበት አጋጣሚ ሰፊ ነው እነችን ነው ለማጠቃለያ አጠራርግሽ ምን ትያለሽ ይመቹ
1: እንግዲህ ለማጠቃለያ ያው ልጆቻችን እኛ አላፊነት እንውሰድ እኔ እንደኔ ራሱ ልጆቻውን 3 ናቸው ያው አንዱ ካዶገል ተጫዋች ነው ሲደክመው የግድ አሁን ይሙን ታረገ ሳምንት በሙሉ ይሙን ስለሚያረግ ይደክመውና በዚህ ሰዓት እንቅልፍ ነው የሚሆነው ሳጠባ ምግብ ይበላል ይተኛል ግን አሁን ግና ያው አዳር ትምህርት ነው እየወርሻ ነው የሚማር እዚያ ያው የተወሰነ በሁለት ሳምንት አንድ ቀን ነው የሚመጣ ወደዚህ ብዙም ጊዜ ወደዚያ አይመጣም እና ለልጆቻችን የሚፈልግ ቦታ ልጁ ግድም እሱን ፍላጎት እንዳይኖረው የሆነ ካድሮጌል ስፖርት ልጁን ድካምን የሚሰጠው
0: ወጥቶ የሚገባበት ልክነሽእንደዚያ ነገሮችላል ትምህርትም ነው ስፖርት በጣም ጥሩ ነገር ነው
1: አንደኛው ትምህርት ነው ሁለተኛ ደግሞ ሰውነቱን እንትን ይላል ካድሮጌል መጫወት በጣም ስፖርት ነው
0: ገብቶ ይተኛል ለዛ በኋላ
1: እና እንደዚህ ነገሮች አሉ ብዙ ነገሮች አሉ በእኛውን ራሱ ብዙ ነገር አለ ለልጆች የሚያስተምሩ ነገሮች እና እንደዚህ ካለው ወላጆች ደግሞ አላፊነት ወስደው ልጅ እንደሳለው ቦታ አለ ሂደት አመስግኑ ደግሞ ማስተማር ለእነሱም እርሰት ነው ለልጆችም ደግሞ ጥሩ ነገር ይማራሉ ፈደኛ ላይ እናሳፋል ተቀምጦ ቢሉ ምንም ትርጉም የለውም። የሆነ ይጣጣን የጤሳን ምን ይላል አንዱ አንዱ ይጣለ ተሰፈሩ ሁሉ ነገር ያብላሻል።
0: የእውነት ነው። አዎ።
1: እና ለዚህ ለዚህ ነገር ወላጆች አላፊ ነው ነው እንግዲህ እንደ ወላጅ ሆነ መጣ
0: በጣም ነው እና መሰግን ልክ ነሽ ይመቹ እንግዲህ ልጆችን ያሳድግልሽ።
1: የመጀመሪያ ልጅ ስለሆነ
0: አይ ጎበዝ ነሽ ጥሩ ነው። እንግዲህ ልጆች ጉዳይ በጣም ወሳኝ ጉዳይ ነው ልንወያይበት የሚገባ ጉዳይ ነው እና መሰግን እናለን። መልካም ምሽት ይሁንልሽ። ሰላሙኝ። ሰላሙኝ። የተከበራችሁ አድማጮቻችን እንግዲህ ስርጭታችን እየተጠናቀቀ ነው። ስለተከታተላችሁን እናመሰግናለን። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። የቴክኒክ ባለሙያችን ራሚ ፌሊክስ ነበር። እናመሰግናለን ራሚን። ከእናንተ ጋር ብሬ የቆየሁት ወርቅነሽ እሸቴ ነኝ። መልካም ምሽት ይሁንላችሁ። ሌሎች በስርጭታችን የተሳተፉትን ተሳታፊዎቻችንም ከልብ እናመሰግናለን። መልካም ምሽት፣ መልካም ሌሊት።